0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ሰላም ክብራትና ክብራን አድማጮቻችን እንደምን አደራችሁ? ለተ ሐሙስ የጧት ስርጭታችን ጀምረናል። ከዛሬ ለቱ እንደብራን ዘመን አቆጣጠር የሚዮም 5 ካፍሬት በኢሉል ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ሰፕቴምበር 10 2026 ኢትዮጵያ ዘመን አቆጣጠር ደግሞ ጳጉሜ 5 2018 ነው። የስቱዲዮ የቴክኒክ ባለሙያችን ሮኒ እንዳሃን ስቱዲዮ ተረኞች ሻየው ደጉናቸው ባይን እንደተለመደው ስርጭታችን እስከ ጧት 7 ሰዓት ድረስ ይቀጥላል። በዚህ እንሳስ ስርጭት ዜና ይነበባል። ከዞሽ ላምባቢያን ምን ይዘው ቀረቡ ይምርት ነው ወቅቱን በተመለከተ ዜና ትንታኔ ስልኩ ይይት ምኖርናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ወደ ዜናው እንስታችኋለን። ዜናውን የሚያቀርብልን ባልደረባይ ሻየው ደጉ። ሻየው እንደምን አደርክ?
1: ተመስገን ተናስተልን። እንዴት ነህ አይቸው ባየ?
0: ተመስገን። እንግዲህ ጳጉሜ 5 ነው ዛሬ።
1: ጳጉሜ 5 ቀን ወደ መስከረም 1 አዲስ ዘመን የኢትዮጵያ እንቁጣጣሽ ለመላ የኢትዮጵያ
0: ማለት ይችላል
1: እንዴ? አዎ ዋዜማው ስለሆነ አሁን
0: እንኳን አደረሳችሁ ለና። እንግዲህ
1: እንኳን አደረሰን። መቼም የሰው ልጅ በተፈጥሮው የባለፈው አሮጌ አመት ወደ አዲስ ዘመን ሲሸጋገር በዚህ በአዲስ አመት ደግሞ ሰላም፣ ፍቅር፣ ድሎት እንዲሆን ከሁሉም ጤንነት እንዲኖር ነው የሁላችን ብሩህ ተስፋና ለመላው የኢትዮጵያ ሕዝብ በሀገር ኢትዮጵያም ሆነ በዓለም ዙሪያ ለሚገኙ እንኳን አደረሳችሁ እንኳን አደረሰን። በማለት እንግዲህ የኛው እንግዲህ እዚሁ ጋር አይቾባዬ ሮሻሻና እስራኤል የዘመን መለወጫ በግዕዝ በምንድነው ቀሳ ውስጥ የሚሉት ብርሃነ ሰረቀ ይሉታል። ይህን የዘመን መለወጫ ለምን ብርሃነ ሰረቀ የሚለው በእርግጥኛ የዘመን ወራት የበጋና የክረምት ወራት የተቀያየር ሆነና በሀገረ ኢትዮጵያ በክረምት ቆይታ በኋላ ነው አሁን እንግዲህ ብርሃነ ሰረቀ ብለው ያሉት አይደለ?
0: ኦኬ እሺ።
1: አዎ ጥሩ ትንተና ጀመር ነው።
0: እናመሰግናለን።
1: በጎበጎውን ይሁን እንግዲህ ለዜናው ሚክሮፎኑን አስረከብከኝ እናመሰግናለሁ። አርስተ ዜና፣ የእስራኤል ፖለቲካ ተጨባጭ ሁኔታ። ካን ሀዳሾት ዜና፣ የህዝብ አስተያየት ግምገማም እንደሚያሳየው የአይዘንኩት ያሻር ፓርቲ 24 ወንበሮችን ያገኘ ሲሆን ሊኩድ ደግሞ 21 ወንበሮችን አግኝቷል። በሁለቱ ቡድኖች መካከል እያንዳንዳቸው 52 ወንበሮች በማግኘት እኩል ውጤት ተመዝግቧል። የሃሬጽ ጋዜጣ ዘገባ በአረብ ኤምሬትስ ፕሬዚዳንት ከኦክቶበር 7 ጥቃት 10 ቀናት ቀደም ብለው ለእስራኤሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ ስልክ ደውለው ማስጠንቀቂያ ሰጥተዋል ነበር ሲል ዘገባ በህዝቡ በእስራኤል ህዝብ ውዝግብን አስከትሏል። የአሜሪካ ዓለም አቀፍ ፕሬዚዳንት ትራምፕ ጦርነቱ ከኢራን ጋር የተካሄደው ባለው ጦርነት ሀገራቸው ከሚያካሂዱት የፓርላማ አጋማሽ ምርጫ በኋላ ወዲያውኑ ያበቃል አሉ። የዩክሬን ፕሬዚደንት ለዛላንስኪ የግድያ ሙከራ መደረጉን ኖርዌይ አስታወቀች። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። በሃሬጽ ጋዜጣም የወጣው ዘገባም እንደሚያመለክተው የአረብ ኤምሬትስ ፕሬዚዳንት ከኦክቶበር 7 የሽብር ጥቃቱን 10 ቀን ቀደም ብለው ለጠቅላይ ሚኒስትሩ ናታንያሁ ስልክ ደውለው ማስጠንቀቃቸውን ሰጥተዋል ሲል ያወጣው ዘገባ በእስራኤል ህዝብ ውዝግብን አስከትሏል። ካን ሀዳሾት ዜና መረጃም የኢሚሬትሱ ፕሬዚዳንት ሞሐመድ ቢን ዛኢድ ከፍተኛ የእስራኤልና የአሜሪካ ባለስልጣናት ጋር ባደረጉት ንግግር በናታንያሁ ጋር ተነጋግረው ከፍልስጤማውያን ጋር በይሁዳና ሰማሪያ ቀበሌዎች ወይም በዛ ቀበሌ በኩል አጠቃላይ ፍንዳታም ግጭት ሊነሳ እንደሚችል ማስጠንቀቂያ መስጠታቸውን ገልጸዋል። ዘጋቢያችን ግሪኮ እንደጻፈችው ቢን ዘኢድ ይህንን የተናገሩት ከኦክቶበር 7 ጥቃት ከጥቂት ወራት በኋላ ለቀድሞው ለአሜሪካም ሲአይኤም ስለላ ድርጅት ዋና ኃላፊ ዊሊያም በርንስ ቢሆንም የስልክ ጥሪውን በትክክል መቼ እንደተደረገ ግን አልተጠቀሰም። ከትናንት በስቲያም የምርጫ ጮቹ ዝርዝር ምዝገባ ሰዓት ካበቃ በኋላም በካን ሀዳሾት ዜናም በኩል በዱዲ ሐሲድ ከካታር ተቋም የተካሄደ የህዝብ አስተያየት ግምገማም የፖለቲካ ፓርቲዎች የህዝብ ግምገማ ያሳያል። ዋና ዋና ፓርቲዎችና የቡድኖች ማለት የካምፕ እኩልነትም ይታያል። የጋዳይዝን ኮት ያሻር ፓርቲ በአንድ ወንበር አድጎ 24 ወንበሮችን በማግኘት የመጀመሪያ ደረጃን ይዟል። ሊኩድ ፓርቲም በአንድ ወንበር ጨምሮ 21 ወንበሮችን አግኝቷል። በአይዝንኩት ካምፕ ቡድን እና በናታንያው ካምፕ ቡድን መካከል ደግሞ እያንዳንዳቸው 52 ወንበሮችም በማግኘት እኩል ውጤትን ተመዝግቧል። የሌሎች ፓርቲዎች ወንበሮች ክፍፍል ደግሞ የናፍታሌ ቤኔት ቤሃድ ፓርቲ በአንድ ወንበር ቀንሶ 12 ወንበሮች ሆኗል። የዲሞክራቲም በአንድ ወንበር አድጎ 9 ወንበሮችን አግኝቷል። የሀዱት አቶራ 8 ወንበሮችን እንደጠበቀ ይገኛል። ሻስና ሀርሺማ ሀምሹት ተፌት የተሰየው ደግሞ እያንዳንዳቸው 7 ወንበሮች አሏቸው። ራአም በአንድ ወንበር ቀንሶ 5 ወንበሮች ሲሆን አጽዮኑ ታዳቲት ፓርቲ ደግሞ ማቆልቆሉን ቀጥሎ 5 ወንበሮች ላይ ደርሷል። የምርጫ ማጣሪያ ወለል እንደሚያሳየው ከሆነ የውጤቱ በየጊዜው ግምገማ ውጤቱ ይቀያየራል። የአሜሪካና ኢራን ውጥረቱ በአሜሪካና በኢራን መካከል የሚደረገው የኃይል የተኩስ ልውውጡ ቀጥሏል። በኢራን መገናኛ ብዙሃን እኩለ ሌሊት ላይ በስሪክ ከተማ በርካታ ጥቃቶች መፈጸማቸው ተዘግቧል። በሄርሙዝ ባህር ወሽመጡ አካባቢ ያሉ ፍንዳታዎችም በሚናብ ከተማ አቅራቢያ በባህር ላይና በሆርሙዝ ወሽመጥ በሚገኘው የኬሽም ደሴት አቅራቢያ ከፍተኛ ፍንዳታዎች መሰማታቸው ተገልጿል። የፕሬዚዳንት ትራምፕ አስተያየቱን ትራምፕ ትናንት ማታ እንደተናገሩ ጦርነቱ አገራቸው ለሚያካሂዱት የፓርላማ አጋማሽ ምርጫ በኋላ የሚያበቃ ሲሆን ኢራናውያን ረጅም ጊዜ መቋቋም እንደማይችሉ ገልጸዋል። የውጭ ጉዳይ ሚኒስትር ማርኮ ሮቢዮ መግለጫ የሁኔታዎችን መባባስንም ኢራን በአሜሪካ መርከቦች ተኩስ እየከፈተች እንደሆነና በዚህም ምክንያት በነዳጅ ጫኝ መርከቦች ላይ ከፍተኛ ዋጋ እየከፈለች ትገኛለች ብለዋል። የውጭ እርዳታ ወሬዎችም ቴህራን የኃይል ሚዛን የሚቀይር የውጭ እርዳታ እያገኘች ነው የሚለውን ወሬዎች አስተባብለዋል። ፍጹም የሐሰት አባባል ነው ብለዋል የአሜሪካው የውጭ ጉዳይ ሚኒስትር። ወደፊት እርምጃዎችን በኮሎምቢያ ባደረጉት ጉብኝታቸው ወቅት አሜሪካ በቴህራን ላይ የምታደርገው ወታደራዊ እርምጃ እንደምትቀጥልበት፣ በተመሳሳይ ጊዜ በኢኮኖሚ ተጽዕኖ ላይ ትቀጥላለች ብለዋል። የግድያ ሙከራ ኖርዌይ ከሁለት ቀን በፊት የዩክሬኑ ፕሬዚዳንት ዜሌንስኪ አውሮፕላን ከሞልዶቫ ወደ ኦስሎ ለመሄድ ሲዘጋጅ በፕሬዚዳንቱ ላይ የግድያ ሙከራ ተደርጎ ነበረ ትላለች። የኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስቶር አውሮፕላኑ በሚነሳበት ወቅት በሰው አልባ አውሮፕላን ድሮን ልክ ልትመታ ምንም አልቀረችም ነበር በማለት ሁኔታው በጣም አስደንጋጭ እንደነበርም ገልጸዋል። የዩክሬኑ ምላሽ የዩክሬን መንግስት በበኩሉ ዘገባውን በማስተካከል የሩሲያው የሰው አልባ አውሮፕላን በመታየቱ ምክንያት የበረራ መዘግየትን እንዳጋጠመና ቀጥተኛ የደህንነት አደጋ ተደቅኖ ነበር የሚለውን ዘገባ የተጋነነ ነው ብሏል። የኦፊር ፊልም አዘጋጅ ሽልማት ዋና አሸናፊ በዲሬክተር ሞሼ ሮዝንታል የተዘጋጀም አዝማውት ነፃ መውጣት የተሰኘው ፊልም ትናንት ማታ በሲኒማ ሲቲ ግሪሎት በተካሄደ የያዝነው 2006 ዓመተ ምህረት የኦፊር ሽልማት ስነ ስርዓት ላይ ትልቁ አሸናፊ ሆኗል። የተገኙ ሽልማቶች የሮዝንታል ፊልም ምርጥ ረጅም ልብ ወለድ ፊልም፣ ምርጥ ዳይሬክተርና ምርጥ ስክሪፕትን ጨምሮ በአጠቃላይ 10 ሽልማቶችን ሰብስቧል። ፊልሙ በሚመጣው ኦስካር ሽልማት ላይ በእንግሊዘኛ ያልሆኑ ዓለም አቀፍ ፊልሞች ምድብ እስራኤል ይወክላል። የተዋናይ ሽልማቶች ምርጥ ዋና ዋና ተዋናይት ዌብ ዮቢጌኒያም ዶዲናም ማማ በሰኘው ፊልም ላይ በሰራቸው ገጸ ባህሪ አሸንፋለች። ምርጧናውና ረዳት ተዋናይ ኢያብ ሰላሚ እና ኢዶ ታኮ ለወይን በሰኘው ፊልም በተጫዋቾችነት ዋናና ረዳት ወንድ ተዋናይነትን አሸንፈዋል። ምርጥ ረዳት ተዋናይት ቲኪ ዳያን ፍሪዳ ሚብሳ በተሰኘ ፊልም ባሳየችው ብቃት ሽልማቱን አግኝታለች። የአየር ጸባይ ሁኔታ ዛሬ ትንሽ ቀዝቃዜ የሚኖር ሲሆን የሙቀቱ መጠን ወደ ወቅቱ መደበኛ መጠን ይመለሳል። በአርብና በቅዳሜ ቀናት ላይ ደግሞ ጉልህ የሆነ የሙቀት መጠን ለውጥ አይኖርም። እሁድ መጠነኛ የሙቀት ጭማሬ ይሆናል የሚል ትንቢያ አለ። ዛሬ ሐሙስ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ፣ ኢየሩሳሌም 30፣ ቴላቪቭና አካባቢዋ 32፣ ሃይፋና አካባቢዋ 31 ዲግሪ ሴንቲግሬድ፣ ቤርሼባ 34፣ ኢላትና አካባቢዋ በ39 ዲግሪ ሴንቲግሬድ ይሆናል። የሳቱ የስከዚሁ ነው። አይቸው
0: ሸያውን አመሰግናለን ስለዚህ ነው።

ተከበራችሁ አድማጮቻችን ደሞ ጋስጦች ለምባባየር ምን ይዘው ቀርበው ምሉትን እንመለከታለን። ከዚ ለተለመደው አራቱም ጋዜጦች እዚህ ፍልፍት ላይ ይገኛሉ። እነሱም ቢሆን በተለያዩ ርዕሶች ምግብጻቸው ላይ ከነምስል ፎቶግራፍ ይዘው ቀርበዋል። በየዲዮ ታሮኖት ስንጀምር አንድ የሊባኖስ ከፍተኛ ባለስልጣን ከየዲዮ ታሮኖት ከተኞች ጋር ባደረጉት ቆይታ እንደተናገርኩና ይህ የመጨረሻ እድል ነው በሁለቱ ሀገራት ሰላም ለማስፈን እናንተ እስራኤላውያን የሂዝቡላ ጋር ሂዝቡላ እንደሚፈልገው አይምራችሁ ሲሉ የተናገሩት በሰፊው ተጽፎ ይገኛል። በመጀመሪያ ሱፋኑ ላይ በሊኩድ ፓርቲ የምርጫ ወቅት በመሆኑ መጠን በሊኩድ ፓርቲ አዳዲስ ሰዎች የተጨመሩት ወይም ጠቅላይ ሚኒስትሩ ጠይቀው የተቀበሉት ምንም ለውጥ ያመጡት ነገር የለም በማለት የገለጸው ሁኔታ ይኖራል። ሮስት ገባብለን ስንመለከተው እንዲህ ከፍተኛ ባለስልጣን እንደተናገሩት ግን ከሊባኖስ ጋር ያለው የሰላም ለማስፈን አሁን ጊዜው አሁን ነው። ይህ ከመለጠን ግን መቼ የዘነት ድል ሊፈጠር እንደሚችል አናውቅም። በሊባኖስ ውስጥ ብዙ የተለያዩ ማህበረሰቦች አሉ። አብዛኛውን ከእስራኤል ጋር ሰላም እንዲሆን የሚፈልጉ ናቸው። ነገር ግን ሂዝቡላ እስካለ ድረስ እንደውም ሂዝቡላ በፈለገው መንገድ እስራኤልን ማሽከርከር ከቻለ ይህ የሰላም ሁኔታ ላይሆን ይችላልና አሁን ከሂዝቡላ ጋር ያለውን ጨዋታ ታቆሙ ይሻላል በማለት አንድ ከፍተኛ ባለስልጣን የተናገሩት ሁኔታ አለ። ከዛም በማከታተልም ሂዝቡላ ምናልባት በ ፕሬዚዳንታቸውን ሊገሉ ይችል ይሆናል። ይህ ደግሞ የመጀመሪያ ክስ አይደለም። ያም ሆነ ይህ ግን ህዝብ የሊባኖስ ህዝብ ከእስራኤል ጋር ሰላምን ይፈልጋል በማለት በሰፊው ተጽፏል። ትራምፕ ጦርነቱ ከኢራን ጋር ያለው ጦርነት ሊጨርስ ይችላል። ያም በአሜሪካ በሚካሄደው የኮንግረስ ምርጫ ከዛ በኋላ ጦርነቱ ይፈጸማል፣ የጦርነት ፍጻሜ ይሆናል። አሁን ኢራን የምትፈልገው የሚወሰደችው ያለ አካሄድ ይህን ጦርነት በአሜሪካ ውስጥ በሚደረገው ምርጫ ላይ ተጽዕኖ ለማሳደር ከፍተኛ ሩጫ ላይ ነች። ከምርጫው በኋላ ጦርነቱ ይፈጸማል ሲሉ መናገራቸውን በዚህ ተጽፏል። የፈረንሳይ በፈረንሳይና በእንግሊዝ ያሉ ይሁዳውያን ማህበረሰቦች እጅግ በጣም በአሳሳቢ ደረጃ ላይ እንዳሉ እየተናገሩ ነው። ጸረ እስራኤል ጸረ ይሁዳውያን እንቅስቃሴዎች እየተባባሱ መጥቷል በማለት በሰፊው ተጽፏል። ሊኩድ ፓርቲ አዳዲስ ሰዎችን መጨመሩ የሚታወስ ነው። በዚህ ዙሪያም አስተጠበቀውን ያህል ለውጥ አላመጡም። የጠቅላይ ሚኒስትሩ 8 አዲስ ተጨመሩ ሰዎች ምንም አይነት ለውጥ አላመጡም። ምንም የታየ ነገር የለም። ቢያንስ እስካሁን ድረስ እንኳን በጽናታዊ ግምት በሚደረገው ላይ ምንም ለውጥ ያስመጡ አይደለም በማለት ያለውን ቅሬታ አስቀምጧል ሲጽፉ ላይ። ያይር ላፒድ ጥቅምት 7 2023 ላይ ሐማስ ያደረሰውን ክስተት እንደሚሆን ከጠቅላይ ሚኒስትሩ ጋር ተገናኝቼ በነበርኩበት ሰዓት ነበረኝ ስሜት ነበረኝ የሆነ ነገር እንደሚሆን ሌሊቱንም አልተኛሁም ሲሉ ተናገሩ። እንደሚታወሰው አሁን በከፍተኛ ደረጃ መነጋገሪያ የሆነ የመጣ ሁኔታ አለ። አንድ ነጥብ 43 ሚሊዮን ሸቀል ለጸጉርና ለመቀባቢያ የወጣ ሚላል ሄም ግዲህ በዋሽንግተን ውስጥ ነው ይሄ ነገር ሆነ የሚሉት የሚገርም ሁኔታ ነው። በዓለም አቀፍ ደረጃ የተማሪዎች ግምገማ በተደረገበት እስራኤል እጅግ በጣም ደካማ የእስራኤል ተማሪዎች ደካማ የሆኑ ውጤት አስመዘገቡ በማለት ከዚህም በሰፊው ተጽፎ ይገኛል። ይህም የሚያሳየው ያው እንግዲህ በወጣቶቻችን ተማሪዎቻችን ያሳለፍን ወቅት ሁላችንም የምናስታውሰው ወቅት እንደሆነ የሚታወሰው የጦርነትም ከመሆኑ አንጻር ያም ሆነ ይህ ግን ይህ መሆን እንደሌለ ነበረበትም በማለት በሰፊው እየተጻፈ እየተነገረ ይገኛል። ከዛም በ
በተለይ በዓላትን በተመለከተ በዓሉ እየተቃረበ እንደመሆን መጠን አንጻር ምናልባት ሂዝቡላ ወይም ሽብርተኞች በዓሉን ለማቋሸሽ በበዓል እንደሚያደርጉት በዓሉን ለእስራኤላውያን ጥቃት ለማድረግ በከፍተኛ ደረጃ ጥረት ላይ ናቸው። በመከላከያ በዚህ ዙሪያ በከፍተኛ ደረጃ በተጠንቀቅ ላይ ይገኛል። ወደ እስራኤላውያን በሚመጣበት ሰዓት እስራኤላውያን እንግዲህ በሮብ በመሽት በዘመነ መለወጣ ታፍሽን ፔዛይን በዚህ ዙሪያም እንግዲህ 10,305 ህዝበ እስራኤል ውስጥ ይኖራሉ። ከነዚህ ውስጥም 78.3 እጁ ይሁዲ ሃይማኖት ተከታይ እንደሆኑ በዚህ ገጽ በሰፊው ጽፎት እናያለን። 40% ደግሞ እንግዲህ ዳቲ ሂሎኒ የምንለው አለን። ወደ 40% 40% የሚሆኑት እንደዚሁ ሃይማኖተኛ እንዳልሆኑ 11 አክራሪ የሃይማኖተኞች ናቸው። 14 እጁ ያው ሃይማኖትን የሚከተሉ ናቸው። 13 እጁም እንደዚሁ ብቻ በእኛ በምንመለከትበት ሰዓት 40% ግን የሃይማኖትን እንደማይከተሉ በሰፊው የተጻፈበት ሁኔታ ይገኛል። ምርጫን ስንመለከት ምርጫው የገሰገስን ነው። 47 ቀናቶች ቀርተውናል። በእነዚህ 47 ቀናቶች ውስጥ የሚደረጉት ሽኩቻዎች አሉ። አብዛኛውን በሚሰጠው ግምታዊ ጥናት የተለያዩ ፓርቲዎች ምናልባት ምርጫውን ቢካሄድ ተብሎ በሚጠየቀው ጥያቄ ላይ ከፍተኛ የሆነ የአንዱ አንዱን የመብለጥ ሁኔታ የሚታይበት ሁኔታ አለ።

እንደሚገኙና ይህ ደግሞ ወደ አብርሃም ስምነት ለመቀላቀል ትልቅ በር ከፋች ነው ሲሉ ተናገሩበትኝ ሁኔታ አለ። አሁንም ዛው በፋርስ ባህረ ሰላጤ በተለይ በሆርሙዝ ያለው ተጨባጭ ሁኔታ በአሜሪካ 5 የኢራን መርከቦችን ማስመጧን እየተነገረ ይገኛል። በእንግሊዝ እንደሚታወሰው በትናንትናው ዕለት በተለይ በይሁዳና ሰማርያ የሚመረቱ የእስራኤል ምርቶች ላይ ማዕቀብ እንዲደረግ ያስቀመጡት ሁኔታ አለ። በዚህ ዙሪያ በከፍተኛ ደረጃ እየተነጋገሩበት ይገኛል። አንድ ሪፎርማል ብሪታንያ የሚል እንደተናገሩት ይህ አካሄድ እጅግ በጣም አደጋለው እንዳውም ጸረ እስራኤል እንቅስቃሴን በአገራቸውም የበለጠ ላፋፍም ይችላልና ይህ መንግስታቸው ወሰደውን እርምጃ በከፍተኛ ደረጃ ነቅፈውታል። መሆናል ነበርትም ወዴት እየሄድን ነው ሲሉ በሰፊው ይጻፉበትኝ ሁኔታም አለ። በጠቅላይ ሚኒስትር ቢንያሚን ኔታንያሁ ምናልባት ሚኒስትር ሃይም ካትስን ከእስራኤል ያሰናብቷቸው ይችሉ ይሆናል ወይም ስራቸውን በሚገባ አላደረጉም በማለት የጠየቁት ጥያቄም እንዳለ በተለይ በአንድ የሮሃም የሚኖር ግለሰብ በሃይፋ ውስጥ የመዋጻት አዳቲት ወይም የራባኑት ዋና ስራ አስኪያጅ ነው ተመደባል። እንዴት ሊሆን ይችላል? 230 ኪሎ ሜትር ከሚኖርበት ከተማ ሩቅ ያለ ያን ያህል ሀገር ሄዶ እንዴት የዛ የሃይፋ ከተማ የዳቲ የመዋጻ ዋና ስራ አስኪያጅ ሆኖ ሊመደብ ይችላሉ በማለት ትችት የተሞላበት ነው ተማለ። አሁን ወደ ፋርስ ባህረ ሰላጤ ስንሄድ ሁቲሞች በተለየመን የመን መንግስት ሁቲሞችን ለማጥቃት ጦርነት እንደጀመሩና ባጭር ጊዜ ውስጥ ሁቲሞችን እንደመሳቸዋለን የሚል ነው ታንዳለ። ይሄም ወደ ሁቲሞች ወደ ሳውዲ አረቢያ ሚሳኤሎችን ማስወንጨፋቸውን እንደቀጠሉ ነው። ጀርመን ውስጥ በትናንትና ሁለት እንዳሳውቀን ሰሞኑን እንደተነጋገርንበትም በጀርመን የአክራሪ ፓርቲ መመረጡ የሚታወስ ነው በአንድ ክልል አካባቢ። በዚህም ዘራ ፕሬዚዳንት ዶናልድ ትራምፕ እነኚህን ፓርቲ መሪ ደውለው ማነጋገራቸውን እንኳን ደስ ያላችሁ ብለዋለኝ። በዚህ ዙሪያም የጀርመን ካንስለር ሜርት ከፕሬዚዳንቱ ጋር የነበራቸውን ውይይት ሰርዘዋል። ለምን ፕሬዚዳንቱ እነኚህን አክራሪ ጽንፈኛ አክራሪዎች ለምን በስልክ ደውለውና እንኳን ደስ ያላችሁ የሚል መልእክት እንዳስተላልፏቸው በመቀየም ማለት ነው። AI ያን ዘመን አመጡሽ የምንጠቀምበት ይህ ሰው ሰራሽ የሆነው ሰውን ተክቶ ሊሰራ የሚችል ጉዳይ በአስር ዓመት ውስጥ ሁላችንም ይገለናል በማለት አስቀድሞ የሚያስጠነቅቁ የዚህ በሶስት ዓመት ውስጥ ሲያገለግሉ የነበሩ ሰዎች እየተናገሩ እንዳለ የሚያሳይ ሰፊ ጽሑፍ በዚህ ዙሪያ ተዘጋጅቶ ቀርቧል። ወደ እስራኤል ሀዮም በምንመጣበት ሰዓት ትራምፕ ለብሪታንያ የሚያሳዩት በብሪታንያ ውስጥ ማዕቀብ ለመጣል እርምጃ እየወሰዱ ነው የሚል በሰፊው ተጽፎ ይገኛል። ይህን በሰፊው ወደ ኋላ በደንብ እንመለከተዋለን። ሳውዲ አረቢያና ከየመን ጋር ያላትን በሁኔታ በማስል ምናልባት አሜሪካም ወደዚህ ወደ አዲስ ጦርነት ልትቀላቀል ትችል ይሆናል በማለት ያላቸውን ስጋት በዚህ በአረጽ ተጽፎ እናያለን እንመለከታለን። ሌላው ተመሳሳይ ጉዳይ ስለሆነ የምነሰውን ታለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከፕሬዚዳንት ቤንዛዲ ጋር በነበራቸው የ45 ደቂቃ የስልክ ውይይት አስቀድሞ አስጠንቅቋቸው ነበር የሚለው አሁንም በከፍተኛ ደረጃ መነጋገር ሆኗል። ነገር ግን ፕሬዚዳንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህን ዘገባ ያወጣውን የሃአሬትስ ጋዜጠኛ ለመክሰስ የተዘጋጀን ነው በማለት ተናግሯል። ወደ ማሪ በምንመጣበት ሰዓት የጠቅላይ ሚኒስትሩ ዝምታ ምን ማለት ነው በማለት ይህም የሚያሳይ ጥያቄ አለ። በአሁኑ ሰዓትም በእስራኤል ህዝብ 10.3 ሚሊዮን ህዝብ እንደሚኖሩ 78 የይሁዳ ሃይማኖት ተከታዮች ናቸው።

ናቸው። የቀድሞው የመከላከያ ሚኒስትር የነበሩት ዮሃብ ጋላንት በአሩት ወይም ለሁለተኛው ቴሌቪዥን ጣቢያ እንደተናገሩትም ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንድ ነገር እንዲሰራጭ ካልፈለጉ ይሆናል በማለት የተናገሩት ሁኔታም አለ። በኢራንና በአሜሪካ መካከል ተኩስ ልውውጥ እየተደረገ መሆኑ እየተነገረ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለዚህ ቀደም ሲል ተናገርኩትም ጥቅምት 7 2023 ክስተትን በማስመልከት የሚወሩት ወሬ ሐሰተኛ ዜናዎች ናቸው። በስልክም በምንም የተነገረ ነገር ለም ቤንዛዴም አላወራሁም በማለት እየተናገሩ ይገኛል። በፋርስ ባለሰላጤ የሆኑ ጦርነት ምክንያትም የቤንዛዲ የተባበሩት አረብ ኤምሬት ፕሬዚዳንት ጀርመን ውስጥ ይፋዊ ጉብኝት እያደረጉ ነው። በፖለቲካውም ቀደም ስትመልክተናል እዚህም አንድ አይነት ተመሳሳይ ያለ ሁኔታ ነው ያለ። በይሁዳና ሰማሪያ ያለው ሁኔታ አሳሳቢ ነው በማለትም አንዳንድ ሰዎች ጻፉም ከዚህ ጋዜጣ ላይ የተጻፈ ሁኔታ አለ። ይህ በተለይ ብሪታንያ እንግሊዝ በአሁኑ ሰዓት በይሁዳና ሰማሪያ የሚመረቱ ምርቶች ላይ ማዕቀብ ጣሏ የሚታወስ ነው። ያ ማዕቀብም እውን የሚሆነው ወይም ስራ የሚጀምረው በሚቀጥለው ዓመት ብቻ ነው በማለት የታወቀ ሁኔታ አለ። መከላከያ ሰራዊታችን በአዛ በጉድጓድ ውስጥ የሚወነጨፉ የሮኬት ሚሳይል ማስወንጨፊያ ቦታዎችን እያጠቃ ይገኛል የደመሰሰ ነው የሚል ጽሑፍም አለ። ኢታማጆር ሹም በሆስፒታሎች በመዞር የቆሰሉ ወታደሮችን በመጠየቅ ላይ ይገኛሉ ይላል። ክብራትና ክብራን አድማጮቻችን ከሞላ ጎደል ጋዜጦች ለአንባቢያን ይዘው ቀረው የሚሉት የእስካሁኑ ነበር። እንመለሳለን ከአንድ ሙዚቃ በኋላ።

0: ሾባዬ፣ አሁን በእውነት ወቅታዊ ዘገባ ስናልፍ ከዜናና ከጋዜጦች አምድ ትንተና አሁን በጣም በእስራኤል አወዛጋቢ ጉዳይ የሆነው ኦክቶበር 7 ላይ በፊት ጠቅላይ ሚኒስትር ናታንያሁ ከአረብ ኤምሬትስ ፕሬዝዳንት ዘንድ ማስጠንቀቂያ፣ እንዲያውም ይህ የሽብር ጥቃት ከመሆኑ በፊት 10 ቀናት ቀደም ሲል ተነጋግሯል በስልክ የሚለው ዜና ይህንን ነገር ዘገባ ይፋ ያደረገው ሃሬጽ የተሰኘው ጋዜጣ ስለሆነ ይህን ሁኔታ ጠያቂ ጉዳይ በተመለከተም ያው ጠቅላይ ሚኒስትሩ ቢሮቸው አስተባብለዋል። ሐሰት የሆነ ወሬ ነው እያሉ ነው ደግሞ። በሌላ በኩል ደግሞ በዚህ በስተጀርባ ደግሞ የፍልስጤም ራስ ገዝ አንድ የፍልስጤም ራስ ገዝ አስተዳደር ከፍተኛ ባለስልጣን አለበት የሚባል ነገር አለ። ሲአይኤም የአሜሪካ ስለላ ድርጅትም መለከት እንዴት ነው? ለምንድ እስካሁን ቆይታ 3 ዓመት ቆይታ በኋላ አሁን በእስራኤል ብሔራዊ የክነሴት ምርጫ ሲቃረብ ይሄ ዜና መፈንትር ማለቱ ይፋ መሆኑ ግራ የሚያጋባ ነው።
1: አመሰግናለሁ ኢሻያው። እንግዲህ ያለንበት ወቅት የምርጫ ወቅት ነው። የምርጫ ወቅት ስለሆነ አንዱ አንዱኛው ላይ ጥላሸት ለመጣል
0: ጥሎ የማለፍ
1: ከፍተኛ ጥረት ይደረጋል። ይህ ነገር እጅግ በጣም አደገኛ ነገር ነው። ምናልባት እውነትም ሊሆን ይችል ይሆናል፣ ሐሰትም ሊሆን ይችል ይሆናል። ነገር ግን እንደዚህ አይነት እንደ አንድ ጋዜጠኛ እንደዚህ አይነት ክስተቶች በምታመጣበት ሰዓት መረጃ ሙሉ በሙሉ ትክክለኛ መረጃ ሊኖርህ ይገባል። ምክንያቱም በኋላ የሚያስከትሉ ብዙ መዘዞች አሉ። ትክክለኛ ካልሆንክ ለዚህ በእርግጠኝነት እንደ ጋዜጣው እንዳቀረበው ከሆነ 45 ደቂቃ የወሰደ የስልክ ውይይት እንደነበራቸውና ለዚህም እንደነገሯቸው ጠቅላይ ሚኒስትር ቢንያሚን ናታንያሁ ለዚህ ሰምተው ዝም እንዳሉ፣ ሌሎችን እንዳላሳተፉ ማድረግ የነበረባቸው እንዳላደረጉ የሚነገር ሁኔታ አለ። ጠቅላይ ሚኒስትሩ ይህን ነገር ሐሰት ነው አልነበረም ብሏል። በአንድ በኩል ስትመለከተው ደግሞ አንዳንድ በወቅቱ የጠቅላይ ሚኒስትር ቅርብ ጓደኛ የነበሩትም በፍጹም እንደዚህ አይነት ነገር አልነበረም በማለት የጠቅላይ ሚኒስትሩን ምላሽ እውነት ነው እያሉ የሚናገሩም አሉ፣ አልነበረም የሚሉ አሉ። ነገር ግን እንደ አንድ ጋዜጣ ይህ ጋዜጣ እንግዲህ የግራ ክንፍ ርዕዮተ ዓለም ተከታይ ጋዜጠኛ ነው። ይህን በሃሬጽ በተሰኘው ጋዜጣ ነው የተጻፈ የወጣውና መረጃ ሳይኖሩ እንዴት ይህን ነገር ሊያወጣ ይችላል ብንም ታስባለህ? የጋዜጠኝነትን ስራ መቼም እናውቀዋለን፣ ታውቋለህ ኢሻያው። አንድ ነገር
0: የመከሰስ ሁኔታም አለ፣
1: መከሰስ አለ፣ ሌላም አለ፣ የስም ማጥፋትም፣ ሌላም አንተም ከስራ ቦታህም የመፈናቀል ድልም አለ። በዚህ ዙሪያ ሐሰተኛ ዜና ይዘህ ከቀረብክ ወይም ሐሰተኛ ነገር በዚህ ዙሪያ እውነት ካልሆነ እንዴት ይህን ነገር ይዘውት ወጡ? እንግዲህ ሃሬጽ ጋዜጣ ትልቅ ጋዜጣ ነው፣ የቆየ ጋዜጣ ነው። ምንም እንኳ ከቀኝ ክንፍና ከግራ ክንፍ ርዕዮተ ዓለም ፖለቲካ እየተጋጨ ቢሆንም እንደዚህ አይነት ነገሮች ዘመጣቱ በተለይ በአሁኑ በወቅት ውስጥ ምርጫ ላይም ለሚደረግ ከፍተኛ ተጽዕኖ ያሳድራል። ይህ አይነት ክስተት
0: የስልክ እውነቱን ለማለት ይህ ሁኔታ ሐሰት ነው ምናምን፣ አሁን ሁለቱ መሪዎቹ የእስራኤሉ ጠቅላይ ሚኒስትርና የአረብ ኤምሬትስ ፕሬዚዳንት በስልክ ያደረጉት ውይይት ይቀዳል።
1: እንደዚህ አይነት ውይይት በሚደረግበት ሰዓትም ጠቅላይ ሚኒስትር ቢንያሚን ናታንያሁ ብቻቸውን አይሆኑም። የዛይንት ውይይት በሚኖቱም ካጠገባቸው 2-3 ታማኝ የእሳቸው አብሮ ሰራተኛ አብሮ ይቀመጣል። የሚጽፍም ሁኔታውንም የሚቀዳም የሚልም አለ። ማን ነው ይህን ነገር ይፋ ያደረገው? ማን ነው ይህን ነገር ያወጣው? በእውነት ይህ ነገር ነበር ወይ? ለምንስ እስከ ዛሬ ድረስ ቆይተው ለምን ዛሬ ይህን አወጡት የሚሉ ጥያቄዎችም አሉ። ለምን እስካሁን ድረስ ይህን ነገር ጠብቀው ያዙ? እውነት እንደዚህ አይነት ነገር ካለ እስከዛሬ ሳያወጡት የቀሩበት ምክንያት ምን ነበር?
0: ይህ ብቻ አይደለም አይቸው ባዬ፣ ይህ በዚህ በኦክቶበር 7 ከባድ የሽብር ጥቃት ላይም በተመለከተ በዛው ቅዳሜ ጠዋት ነበረ። አሁን በዛን ጊዜ ጠቅላላ ጠቃ አስቀድመው የሚመለከታቸው የመከላከያ የደህንነት ኃይል ከፍተኛ ባለስልጣኖች ለቢንያሚን ናታንያሁ ስልክ ደውለው እንዲህ አይነት ችግር ተፈጠረ ብለው አልነገሯቸውም። እንደዚህ ነው ከጠቅላይ ሚኒስትሩ የወጣው ቃል። ይህ ደግሞ አሁን በዚህ ላይ እንግዲህ ወደ ቀጣዩ ዝግጅት እናልፋለን። ሳምንታዊ የህግና ፍትህ ፕሮግራም በድጋሚ ይሆናል እና ከአመት በዓሉ ጋር የተያዘም ስለሆነ እንመልከተው አለን።
1: እሺ፣ አመሰግናለን።
0: እንግዲህ በቀጥታ የተከበራችሁ አድማጮች ወደ ሳምንታዊ ህግና ፍትህ ፕሮግራም እናርፋለን። አዘጋጁ ባልደረባችን አይቸው ባየ ነው ቢሆነው አሁን ከህግ ጠበቃ ጋር የሚያደርገው ፕሮግራሙ ላይ በሰራተኞች የመንግስትም ሆነ የግል ድርጅቶች የቅጥር ሰራተኞች ስለመብታቸው እና ግዴታቸውን በተመለከተ ነው ያለው። አይቸው ባየ
2: ራሱን
0: ይሻያው እንደናነን እንግዲህ ስራ በእውነት ሰራተኛ መቼም ሰርቶ መስተዳደር መኖር ሲገባ ግን ሰራተኞቻው የመንግስታዊም ሆነ መንግስታዊ ያልሆኑ ቅጥር ሰራተኞችን ቀጥሮ ያሰራሉ። ግን አብዛኛው ለሰራተኞቻቸው ስለመብታቸው ስለጥቅማጥቅማቸው ምን ካሰሪ እንደሚቀበሉ ምናምን ገለጽ አድርጉም ግዴታቸው እንዲወጡ ብሎ ብቻ ሰዓት አክብረ በስራው ተገኝተ ስራህን ላበተን ያጠፈጠፍክ እንድትሰራ ነው ጫናም ያደርግብህ። ይሄው ኔታ እንዴት ነው?
2: አመሰግናለሁ ኢሳያው። በርግጣው ዛሬ ለየት ባለ ሁኔታ እንግዲህ በዓላትም እየተቃረበ ስለሆነ በዚህ በዓላት ውስጥ የሰራተኛና ያሰሪ ግዴታን ምንድነው በሚለው ዙሪያ ነው ሰፋ ያለ ማብራሪያ ነው እንደተለመደው ዳኛ ጠበቃ ዘይብ ካሱ ጥሩ ቆይታ አድርገናል። ከኔ በኋላ ያው እሱ ከተታ እናደርጋለን። ዞሮ ዞሮ ሁላችንም ልብ ልንለውና ትኩረት ልንሰጠው የሚገባ ይህ አይነት ሁኔታ ለምሳሌ ነው በእስራኤል በዓላት ውስጥ ብዙ በዓላቶች አሉ። በተለይ በይሁዳ ሃይማኖት ያገሪቱ የይሁዳውያን አገር እንደሆነች መጠን ሃይማኖቶቹም ወጣቀስ የሆኑ በዓላቶች አሉ። እነዚህ በዓላቶችም የረፍት ቀናት ተብሎ ተወስኗል። ያንዳንዱ ሰራተኛ በእምነቱ የራሱ በዓል እንደበመጡ በራሱ በዓል ረፍት የመውሰድ መብት አለው። እንግዲህ አንድ ሰው ለምሳሌ አሁን ሻያው የኛን ታውቀዋለህ የኛ የሥራ ቦታ ያው ሁላችንም ተራ በተራ እየመጣን የምንሰራበት የሥራ ቦታ ነው ያለን። አንዳንድ የሥራ ቦታ ግን ሙሉ በሙሉ የሚሰራበትና እንደኛ የሚሰራ ይችላል። ለምሳሌ አሁን እንደ ፖሊስ ሰዓት አደጋ መገንደብና እነዚህ ነፍስ ወከፍ ስራ ቦታዎች ሁሌም ክፍት ናቸው ይሰራሉ። ሌሎቹ ግን በረፍት ሰዓት ረፍት መውጣት ይችላሉ። ያን ደግሞ አሰሪው ሊከፍላቸው ይገባል ለሰራተኞች ማለት ነው። አሰሪው ሰራተኞችን የግድ ማስገደድም አይችልም። በበዓላት ቀን
0: እንደ ሃይማኖቱ መሰረት
2: የክርስትና
0: የእስልሞች
2: ሰራተኞች ሙስሊሞችም ያው የክርስቲያን ምናልባት ለምሳሌ እዚህ ላይ የሙስሊሞችም የክርስቲያኖችም የራሳቸው የሆነ በዓል አላቸው። በራሳቸው በዓል እረፍት የመውሰድ መብት አላቸው። ነገር ግን ለምሳሌ እኔ የክርስትና ሃይማኖት ተከታይ ሆኜ በይሁዳውያን በዓል ላይ እረፍት መውሰድ አልችልም። ምክንያቱም እኔ ሃይማኖቴ ሌላ ስለሆነ ነው። ስለዚህ ያሉት ጥቅማጥቅሞችም ይሰጡትም እረፍትን የሚወጣበትም እያንዳንዱ በራሱ በሃይማኖቱ በሚያምንበቴ ነው። ይህ በህግ ተደንግጎ ጽፎ የቀረበ ዝርዝር ነው እና ሁላችን መብታችን ማወቅ አለብን መጠየቅ አለብን። እስራ መውጣት ካለብን እረፍት በበዓላት ቀን የግዴታ እረፍት መውጣት አለብን። እረፍት ነን። ምናልባት አንዳንድ የስራ ቦታዎች በዓል ሲሆን አስቀድሞ የሚዘጉ አሉ ጭራሽ የማይሰራባቸው። ሆኖም ግን
0: ጊዜው ለዚህ ለሳምንታዊ ህግና ፍትህ ፕሮግራም ለማሰራጨት ነው እንግዲህ ከጠበቃው ጋር ያደረግከው በዚህ ዙሪያ
2: እንደእውነት ነው
0: እና
2: በዚህ ዙሪያ ነው ያደረግነው። ወደ ውይይቱ እናልፋለን። ሁሉም ሰው እንግዲህ ጥያቄ ካለው ወደ እኛ በመደወል በተለያዩ ርዕሶች ህግና ፍትህ በሚለው ፕሮግራም ላይ የእያንዳንዱን ህግና ደንቡ ምን ይላል በሚለው ዙሪያ መክስ ልንሰጥ እንችላለን። ይደውሉልን። አመሰግናለሁ።
0: አሰሪውንም ቅጥር ቀጥሮ የሚያሰራውን መብት ምንድን ነው? በእውነት ይህን እንላለን እንጂ አይቸው ሁላችን መብታችን ላይ ግዴታችን እናውቃለን። መብታችን ጥቅማ ጥቅሙን ግን ሁላችን አናውቅም። እሺ በል
2: ወደ ፕሮግራሙ እንሂድ።
0: ኦኬ
2: እሺ።
3: ህግና ፍትህ አቅራቢና አዘጋጅ አይቸው ባየ።
1: የተከበራችሁ አድማጮቻችን እንደምን ቆይታችኋል? እንሆ ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን እንደተለመደው በሰዓቱ ይዘንላችሁ ቀርበናል። ዛሬም እንደተለመደው ዳኛ ጠበቃ ዘይብ ካሱ መስመር ላይ ይገኛል። መጪው አመት በዓል ስለሆነ በዓላትን ምክንያት በማድረግ በዛሬው ዕለት ልዩ ፕሮግራም ይዘንላችሁ የቀረብነው በዚህ ፕሮግራማችንም አንድ ሰራተኛ በበዓላት ወቅት አሰሪው ምን ያህል ያሰራው ይችላል? ሰራተኛውስ የመስራት ግዴታ አለበት ወይ? የተወሰኑ በአመትስ የሚሰጠው ረፍት የክፍያው አይነትስ እንዴት ነው? በምን ምክንያት ነው? የሚሉትን ብዘርዘር አድርገን እንመለከታቸዋለን። ዳኛ ተበቃ ዘይብ ካሱ ሰላም ተናስተልን እንደምን አመሸ?
4: እንደና ስለላንተም አድማጮቻችንም እንደታመሻችሁ አመሰግናለሁ።
1: እንደተለመደው እንግዲህኛም እጅግ በጣም ነው እናመሰግነው በእውነት የምታደርግልን በእውነት በበጎ አድራጎት ባለች ጊዜ ውስጥ አጣበህ እጅግ በጣም ነው እናመሰግነው እግዚአብሔር ይስጥልን።
4: ችግር የለም አመሰግናለሁ።
1: እንግዲህ ዛሬ እንወያያለን ብለን ያሰብነው በማህበረሰባችን ምናልባት ሊጠቅም ይችላል ላውቁትም ይገባል በሚል ርዕስ ነው። መጪው አመት ባል ነው አመት ባል እየመጣ ነው። የአመት ባል ጊዜ በስራ ወቅት ራሱን የቻለ ህግና ደንብ አለው። ስለዚህ በመጀመሪያ አመት ባሎች በው ሲመጡ በእነኚ የታወቁ አመት ባሎች የሚባሉ አሉ። በሀገር አቀፍ ደረጃ የታወቁ አመት ባሎች ወይም እውቅና የተሰጣቸው አመት ባሎች አሉ። በእነኚ አመት ባሎች በሙሉ አንድ ሰራተኛ በተለያዩ አመት ባሎች ምርጫ አለው ማለት ነው መስራትና አለመስራት የሚችልበትን።
4: ትክክል። በጣም ጥሩ ትሉ ገልጸዋል። እንግዲህ ህጉ የሚለውም እንግዲህ ሻውት አቦዳ እንግዲህ የተሰጠው ሰዓት አንድ ሰራተኛ የሚሰራቸው ጊዜዎችና የማይሰራቸው የረፈት ዘመኖች እነዚህ በህግ በኩል እንግዲህ የተደነገጉ ናቸው ማለት ነው። ማለት እንግዲህ ሆክ ሾት ምንኻ ባቦዳ የሚባለው እንግዲህ ዋናው እንግዲህ ሰመትን በተመለከተ ቅድስት
1: የረፍት ጊዜ ምንለው በሰራተኞች
4: የረፍት ሁለት ይገመታሉ ይለዋል። አንዱ እንግዲህ ሰልበትንና ወይም ደግሞ ቅድስት ቀን ይለዋል። እነዚህ እንግዲህ የተከለከሉ ናቸው ግዴታ ማሰራት ማለትም አንድ ሰው ግን ሶስት ስራዎች ግን እነዚህ ግዴታ አንደኛ ህክምናን በተመለከተ ሐኪም ቤት በተመለከተ ሁለተኛ ደግሞ ፖሊስ ሶስተኛ ደግሞ ወታደርነትን በተመለከተ እነዚህ ትንሽ ለየት ያሉ ናቸው ከሌላው ስራ ማለት ነው። ማንኛውም ስራ እንግዲህ የምንሰራው ስራ እንግዲህ ይሄን ማስፈልግ ሆነ እንግዲህ ፈጥኖ ደራሽ ካልሆነ ህይወትን የማዳን ካልሆነ ወይም ህክምናና ወይም ወታደርነት ወይም ፖሊስ ወይም ከነዚህ ውጭ ከሆነ ወይም ያገሪቱን ደህንነት አስከባሪ ካልሆነ እነዚህ ውጭ እንግዲህ አዎ ያለ መስራት መብት አለው ማለት ነው። እኔ አይ ሰንበት ጠባቂ ነኝ ወይም ደግሞ እኔ አክራሪ ስለሆንኩኝ በሰንበት ቀን ስለማሰራ እኔ ግዴታ ስለሌለብኝ ህጉም ያስገደደኝም እኔም እንድሰራ አልፈልግም ብሎ የራሱ ምርጫ ነው። ህጉም ስራ የለውም ያለ መስራት መብት አለው። አይ እሰራለሁ ላለ ግን መስራት ይችላል ግዴታ ለምን የሰንበት ምን አገባኝም ስራ ካለ እሰራለሁ ሰንበትም ሆነ ቅድስት ቀንም ሆነ ምን ችግር የለም እሰራለሁ ካለ ግን ያው መስራት ይችላል። ግን ዋናው ግን ያው የሚሰጠው ድርሻ ትንሽ ለወጥ ያለ ነው ማለት ነው። ግን ይሄ አንዱ ክፍል ነው። አንዱ እንግዲህ ግዴታ ሰንበትን በተመለከተና ቅድስት ቀን በተመለከተ ሁለተኛው ደግሞ ማንኛውም ሰራተኛ የተሰን እንግዲህ የሚሰራው እስከ 5 ቀን በሳምንት እንሰራለን ወይም ደግሞ 6 ቀን እንሰራም አሉ። እንግዲህ የሥራው ኩያት ነው እንግዲህ እና አመት ባል ሲመጣ ማለት አመት ባል ምንላችሁ እንግዲህ ወደ 4 ናቸው። አንዱ ያው በቃ የወሮሻሻና ሀዛም ደግሞ ያው ቅድስት ባለመጸለት አለ ከማለመጸለት ደግሞ ያው በቃ
1: የዮም ኪፑር ምንለውም አለ የተለያዩ በዓላቶች አሉ።
4: ዮም ኪፑር ከቅድስት ቀን የመጣ ነው። ዮም ኪፑርና እንግዲህ ማይረር ወይም ደግሞ ብርሃን ሰረቀን እነዚህ የመጡት ከቅድስት ከሰንበት የማይለዩ ናቸው ነው የሚለው። እንግዲህ እንደ ሰንበት ነው የሚታዩ። አንድ ሰው አይገደድም በእነዚህ ቀን ውጣና ስራ የሚባል እሺ በፍላጎቱ ካልሆነ በስተቀር ማለት ነው። እንግዲህ ከነዚህ ተሶስቱ ውጭ ነው ማለት ነው። እና ከዛ እንግዲህ ባለመጸለትም ብለናል። ከዛ እንግዲህ ፐሳህን ወይም ደግሞ የፋሲካን ዘመን ብለናል። ከዛም ደግሞ በቃ
1: እንግዲህ የተለያዩ በዓላቶች አሉ። ለምሳሌ አሁን እውቅና የተሰጣቸው በዓላቶች ስንል አሁን የተጠቀስካቸው ህጋዊ የሆኑ በዓላት በመንግስት ደረጃ እውቅና ተሰጧቸው ማንኛውም ሰራተኛ ከነኚህ በዓላቶች በሙሉ ምርጫ የሚያደርግበት። ለምሳሌ አሁን የኛ የስግድ በዓል አለ። የስግድ በዓል ከፈለክ መስራት ትችላለህ ካልፈለክ ደግሞ አልሰራም ማለት ትችላለህ።
4: አዎ ያንተ ፍላጎት ነው።
1: ፍላጎት አንተ
4: ነው ወሳኙ አንተ ነህ ማለት ነው። በስራ ቦታ ግን ለአንተ ምርጫ መስጠት አለበት። ይሄ ነው እንግዲህ አው እና ደግሞ በፈሳህና ወይም ደግሞ በሱኮት እነዚህ እንግዲህ ያውል ቅድስት ቀን ሁለቱ የመጀመሪያውና የመግቢያው የመጨረሻው ሳይሆን በመሃሉ ቀን እንግዲህ የሚሰሩ ስራዎችም አሉ፣ ስራዎችም ያንቀሳቅሳሉ። በዛን ሰሞን እንግዲህ አንተ አሰሪ ናስራ ሊል ይችላል። በጉ መሰረት አው መስራት ትችላለህ። ምንም ነውርም ሊሆንም አይችልም። ምን ችግርም የለም ማለት ነው። አይኔ ግና አልሰራም ብለህ ግን እንቢ ለማለት አስቸጋሪ ነው። ለምንድን ነው የሚለው? የስራው ምንድን ነው? ስራው አው የስራው አይነት ምንድን ነው? እንግዲህ የሚሰሩ ስራዎች አሉ፣ የማይሰሩ ስራዎች አሉ። እንግዲህ የሚሰሩ ስራዎች አይኔ አልፈልግምና በዚህን ቀን ያልገኝም ማለት የተከለከለ ነው። ግን ሰንበት ከሆነ ቅድስት ቀን ከሆነ እንግዲህ የማይሰራበት እንደ ቅድም እንዳልከው አስተራይ ከሆነ ሮሻሻና ከሆነ ሰንበት ከሆነ ወይም ደግሞ ማንኛውም የተቀደሰ ቀን ከሆነ አልሰራም ማለት መብት ነው ነው የሚለው። የሌሎች ቀኖች ግን አዎ ህጉ የሚላቸው ምንድን ነው? በእነዚህን ቀኖች እንግዲህ ሰውየው ርፈት መሆን አለበት። የርፈት ዘመን ነው ማለት ነው። የዛን ጊዜ ርፈት መውሰድ አለበት። እንግዲህ ሁሉ ወይም አሰሪ ርፈት ሊያወጣ ነው ይችላል፣ ወይም እኛ ልንወጣ ነው ይችላለን። ያን የርፈት ጊዜ ማን ነው የሚከፍለን? ማለትም ደሞዝ መቀበል አለብን ከቤት ተቀመጥንና።
1: እሺ፣ አሁን በበዓል ቀን መስራት ወይም አሰሪው ሰራተኛም በበዓል ቀን እንዲሰራ በህግ የተፈቀደ መሆን አለበት። መጀመሪያ ይሄንም ማረጋገጥ ያስፈልጋል። ሰራተኛውም ያለ ህጋዊ ምክንያት ስራ መተው ወይም መፍታትም የለበትም። በበዓል ቀን ከሰራ በተወሰኑ ሁኔታዎችም ከመደበኛው የሚቀበለው ደሞዝ ከፍ ያለና ተጨማሪ ሊኖረው ሊከፈለው ይገባል።
4: እንግዲህ ተከከል ጥሩ ገልጸዋል። እንግዲህ አንድ ሰው እንግዲህ ከአመት በዓል ሲሆን ወይም ደግሞ በማይሰራበት ቀን ሰውየው ለምኖት በቃ እኔ ፈልጋለሁ እንድሰሩ ፈልጋለሁ ካለ እሺ መስራቱን ሰራለሁ፣ ግን የሚጨመረው ከደሞዛችን የሚጨመረው ፐርሰንቱ በጣም ከፍ ያለ ነው። እስከ 150 በበላይም ነው ማለትም እንግዲህ ይጨመራል ማለት ነው። ለምንድን ነው የምትሰራው? በማይሰራበት ቀን አንተ ፈቃደኛ ሆነህ በመገኘትህ ህጉ የሚለው እንግዲህ ለአንተ የተጨመረ ደሞዝ መከፈል አለበት ማለትም በስራ የስራ አበልህ የሰዓት አበልህ መጨመር አለበት። እስከ 150% መጨመር ይችላል ይላል። ከዛም ይዘልቅ ይችላል። እንግዲህ የስራው አይነት
1: ሲወስነዋል።
4: አዎ የስራው አይነት አይወስነውም። የሚወስነው ብቻ ሰዓቱ ነው። የትኛው ሰዓትና የትኛው ቀን ነው አንተ በዚህ ቀን ምሰራ ማለትም ይሄ ነው የሚወስነው ማለት ነው። ግን ቅድም ያልኩ ሶስት ነገሮች ግን የታወቁ ናቸው። አንዱ ህክምናን በተመለከተ፣ የወታደርን በተመለከተ፣ ፖሊስን በተመለከተ፣ ደህንነትን በተመለከተ እነዚህ ምንም የላቸውም። በፈለጉ ጊዜ አመት ባልም ሆነ አልሆነ ምንም ሆነ በተጠሩበት ጊዜ ግዴታ መገኘት አለባቸው። አልሰራም ይህን ቀን እኔም ደግሞ ሃይማኖተኛ ጠባቂ ነኝ ሊሉም አይችሉም። ይሄ የተከለከለ ነው። ምንድን ነው በትሆሊም የሰውን ማዳን ነው። ሰውን እንክብክብና ሰውን
1: ከመሰው
4: አዎ ግን ዋናው ግን እና እንቅርታ የእንትን ደግሞ ያው ወታደርን በተመለከተ ፖሊስን በተመለከተም ያው ነው ማለት ነው። እና እነዚህ ያው በቃ ግዴታ አገልግሎት ላይ ይችላሉ።
1: ሌላ ቦታ እነዚህ ከጠቀስካቸው ወይም ደግሞ ነፍስ አድን ከሆኑ የስራ ዘርፎች ውጭ አንድ አሰሪ ሰራተኛውን አስገድዶ በበዓል እንዲሰራ ማስገደድ ይችላል?
4: አይ አብዛኛውን ሊያስገድድ አይችልም። ለምንድን ነው ህጉ የእንትን ህግ ይሄ የስራ ድርሻ ህግ የሚለው ምንድን ነው? በአመት በዓል ከሆነ ይህ ሰውዬ የርፈት መውጣት መብት አለው። ርፈቱን በፈለገው ጊዜ ከጥቅም ላይ የሚያውል አለበት። ግን እሰራለሁ ብሎ ከቀረ ይቅር፣ ግን ማስገደድ የለበትም ይላል። ወይም ደግሞ ሰውየው አልሰራም የማለት መብት አለው ነው የሚል። በዚህ የተነሳ አይበለውም ሰውየው እንግዲህ ሰውየው ማለትም ችግር ቢያመጣበት ህግ ውጭ ነው ማለት ነው። ማለት ማህበሩ የሚወስደውም እርምጃ በሰውየው ከህግ ውጭ ነው ማለት ነው። ማለት የርፈቱን ቅል ግዴታ ስራ ብሎ አልሰራም በሚልበት ጊዜ በዛ አንድ ነገር ቢፈጠር እንግዲህ የማህበሩ ጉዳይ የሚሰሩት ስራ ትክክለኛ አይደሉም ማለት ነው።
1: በዚህ ላይ አሁን ልዩ ጥቅማ ጥቅሞችም ተጨማሪ ሊኖረው ይችላል ማለት ነው። ለዚህ ሰው በበዓል ቀን ስለሰራ እንደ ምሳሌ አድርገን ብንወስድ አሁን ከደሞዝ ጭማሪም ባሻገር የትራንስፖርት ጉዳይም አሰሪው ይሄን መሸፈን አለበት ማለት ነው።
4: ትክክል ይብቻ ሳይሆን ጉሚራው እንግዲህ ይበቃ በንዚን ቀን ትራንስፖርት ስለሌለ መካጃ ስለሌለ እና በገዛ መኪና መተስራ አይባልም አንተ በቃ መንግስት ወይም ደግሞ ያናሰሪ ግዴታ ሰራተኛ ሹፌር ተቀጥሮልህ ከቤትም ይወስድህና ከቤትም ይመልስህ መሆን አለበት ለምንድን ነው አብዛኛውን ሃይማኖታዊ ስለሆነ በዚህን ቀን የሚሰሩ ሰዎች ራሳቸውን እድተውና ራሳቸው መኪና ሸክለው እንዳይሄዱ እንግዲህ የሃይማኖት መስሪያ ቤት የሃይማኖት ተቀንት አስከባሪዎች ይቃወማሉ ማለት ነው ለማሰራር ከፈለከ አደጋ ክፍል እነዚህ ከሆኑ አዎ ማሰራር ትችላለህ ሰውየውን ግን ራሱን እንዳይጥስ ሰንበት ወይም ደግሞ ቅድስት ቀን በቃ የመንግስት አገልግሎት የሚሰጠው በግዴታ ሹፌር መወሰን አለበት ይላል
1: ለምሳሌ አሁን ምግብ በተመለከተም ራሱ አሰሪው ቦታው መስሪያ ቤቱ ይሄንም ማዘጋጀት አለበት ማለት ነው
4: አዎ ይሄም ግዴታ መሰጠት አለበት ሰውየው በዚሁን ቀን አፍስሎ እንዳይበላ ከስራ በስነ ስርዓት በህጋ በሃይማኖታዊ የተሰራ ወይም ደግሞ በዛውን ቀን ያልተሰራ ትክክለኛ ሰውየው የሃይማኖተኛ ክራሪ ተሆነ ጠባቂ ከሆነ በደንብ እንግዲህ ይሄ በሚገባ መሰረት በሃይማኖታዊ የተሰራ በዛውን ቀን ሳይሆን እንዲበላና እንዲመገብ መሆን አለበት አንደኛ ምግቡ ሁለተኛ ትራንስፖርቱ ሶስተኛ ደግሞ የሚቀበለው ገንዘብ ደግሞ በዛውን ቀን ደግሞ ከፍ ያለ መሆን አለበት ይላል
1: እንደ ህጉ መሰረት ስንመለከተው ነው ይሄን የምናደርገው በዚህ ዙሪያ እንግዲህ ስካውን የተነጋገርናችሁ በተለይ ዋና መስፈርቶቹ አንድ ሰራተኛ በበዓል ቀን አልሰራም ካለ መብቱ ነው አሰሪው ሊያስገድደው አይችልም ነገር ግን በስምምነት እሰራለሁ ብሎ ፈቃደኛ ሆኖ ከመጣ ያ ሰራተኛ አንደኛ ደሞዙ ላይ ጭማሪ መደረግ አለበት የሚሰጠው ሰዓት ይጨመራል በፐርሰንታው ያድጋል ሁለተኛ የምግብ ትራንስፖርት በአሰሪው ነው ማለት ነው የትኛው የስራ ዘርፍ ቢሆን
4: አዎ ማንኛውም ቢሆን እንግዲህ ለሰውየው እንግዲህ አንተ እኮ ጠርተህ አመጣው ሰውየው ከቤት የሚለውን በመተባሉ ስራ ፈልጋለውና ሁለት ነገሮችን ማስተካከት አለበት እሱ የምግቡንና የትራንስፖርቱን ግዴታ ሰውየው ነድቶ እንዳይሄድ ነው ማለት ነው ማለትም ሰውየው ሃይማኖት አክራሪ ሊሆን ይችላል በዛውን ቀንም የሃይማኖት መስሪያ ቤቶች በቃ ማንኛውም ነገር እንዲዘጋ ትራንስፖርት እንዳይገኝ ማለትም የመንግስት ጽቦ የሚባሉት እንዳይንቀሳቀሱ ለዛ ሰውየው ግዴታ ሰውየው የሚወስደውና የሚመልሰው ወደ ቤቱ እንግዲህ ማዘዝ አለበት ይለዋል ከዛ ምግቡ
1: እሺ ዘይቦነት እናመሰግናለን በአሁን ለማጠናከር ያክል እየጨረስን እንብጣ እናጠናቀውና አንድ አሰሪ የሰራተኛው መብትና ግዴታውን ሊጠብቅለት ይገባል እንዲሁም ሰራተኛውም ቢሆንም ያሰሪውን ወይም የሥራ ቦታውን ማክበርም አለበት በሕጉ መሰረት ነገር ግን በዓላትን በማስመልከት ግን በዓላትን በሚመጡበት ሰዓት ያሰራተኛ የፈለጉትን በዓላቶች ለምርጫም ይቀርባሉ እነዛን በዓላቶች መርጦ በእነኚ ቀን እኔ ረፍት ሆናለሁ ማለት ይችላል በነዛ ቀን ደግሞ ይከፈለዋል ማለት ነው ገንዘብ
4: አዎ በጣም ጥሩ እንግዲህ ጥሩ አመጣል እንግዲህ አንድ ሰው ስራ ያለ ከዛ ስራ ምናልባት የስራ ቦታው በአመት በዓል ቀን ወይም ደግሞ በዚህ እንግዲህ በአመት በዓሎች ይሰራል ማለት ነው ስራው ይሰራል እኔ አዎ ከዛሬ ጀምሮ በአመት በዓል ስለማልሰራ ብሎ እንግዲህ ይናገራል በስነ ስርዓት ሰውየው እንዳይሰራ ይወሰንለታል ማለት ነው አይሰራም ማለት ነው አሁን በዛ ረፈት ሲወስድ ማን ነው ደሞዝ የሚከፍለው 5 ቀን ሆነ 10 ቀን ሆነ ረፈት ወሰደ የዛን ጊዜ እንግዲህ ደሞዝ የሚከፍለው ማን ነው ይላል እንግዲህ በዚህ እንግዲህ የሚከፍለው ደሞዝ ካመት የሚቀበለው እንግዲህ ረፈት ዘመን አለ ያን ረፈት
1: የረፍ ሰዓታቶች አሉ
4: ደሞዝ አዎ ደሞዝ በሚከፈልበት ጊዜ ያን ረፈታችን ወደ ደሞዝ ይለወጣል ማለት ነው እና ረፈታችን የታወቀ ነው ማለት በገንዘብ ማለት ዝም ብለን አይደል ይወጣንም ያን ረፈቱ በረፈት ስንወጣ ራሱ ይከፈልናል ማለት ነው ረፈት ስላለን ነው ማለት ነው የረፈት ጊዜ ነው ማለት ነው
1: ዞሮ ዞሮ በረፍት በዓላት ነው ረፍት በሚወጣበት ሰዓት ሳንሰራም ሰራተኛው ደሞዝ ይከፈለዋል ስራቱን በተቻለ መጠን ግን መስራትና ለመስራቱን ደግሞ አሰሪና ሰራተኛው መግባባት መቻል አለባቸው ማለት ነው።
4: ይሄ ዋናው እሱ ነው ማለትም ትክክለኛ ዋናው ግልጹ አይን ያልሰራም ብሎ ወደ ህጉ መሄድ ወይም ደግሞ ህጉ እንዲ ነው ማለት ከሰሪ ጋር ከስማምቶ በስነ ስርዓት መሆን አለበትና እንግዲህ ስንት ርፈት አለን በአመት እንግዲህ ያንዳንዱ ስንት አመት ይሰራል ከዛ ስራ ማለት ነው። የስራ ዘመኑ ስንት ነው? 20 አመትን ሰራ 10 አመትን ሰራ 10 አመትን ሰራ ለያንዳንዱ ሰው እንግዲህ ግፋ ቢል እንግዲህ እንበል 5 አመት 1 አመት እስከ 5 አመት ከሰራነ 12 ቀን አለን ማለት ነው። እቺ 12 ቀን በአመት እንደማድረግ መጠቀም አለብን። ከዛ ማለት እንግዲህ 6 አመትም ሆነ እንግዲህ ያመቱ ተሰራ ነው ስካያም ቀንም ይدرسን ይችላል ማለት ነው። እና ይሄ ማለት ስንት አመት እንደሰራ ይሄንም ማወቅ አለበት የሚደርሰው እንድሻ ለማወቅ ማለት ነው በርፈት ምክንያት
1: እንደተለመደው እጅግ በጣም እናመሰግነው እኛ ጠበቃ ዘይብታሱ
4: በፈቀደልኝ ከዚህ ለሁላችንም ለቤተ እስራኤል በሙሉ እስራኤል ሀገር ለምንኖረው አሁንም ደግሞ ለሁላችንም ትልቅ እንግዲህ የዚህ አመት ባል ሁላችንም የሰላም የጤና የርፈት የጤና ዘመን ይሁንን ብየመላችሁ መኝላችኋለሁ። ለአንተም ለቤተሰቡ ለረጆ ስራተኞች በሙሉ ለሁላችሁም ትልቅ ደስ ያለ ብርሃን ሰረቀን ይሁንኛ መኝላችኋለሁ።
1: እናመሰግናለን። እግዚአብሔር ይስጥልን።
4: እሺ
1: የተከበራችሁ አድማጮቻችን ስለተሳተፋችሁ ከባዷል። ሳምንት በተመሳሳይ በሌላ ፕሮግራም እስከምንገናኝ ድረስ መልካም በዓል ይሁንልን። ታዲያስ ስታችን እየተገባደደ ነው።
0: አዎ ግሩም እንግዲህ 7 ሰዓት ፕሮግራሙ እስካሁን የነበረው ፕሮግራም ያው እንግዲህ ሰራተኞች መብትና በአመት ባር ደግሞ ምን መደረግ እንዳለበት ያንዳንዱ መብቱን ይጠርቅ ከህግ አንፃር ጥሩ ፕሮግራም ነበር። እንግዲህ በዚሁ ወደ ማጠቃለያ
1: እንግዲህ ሀለ ተባበረን ባልደረባችን ያው የቴክኒክ ባለሙያ
0: ሮኒን ዳህል አዎ ያስተናገናችሁ ይሻየው ደጉና አይቸው ባይ
1: ደስ ለመልካም ቀን
0: ሸናቶባ እንቁጣጣሽ ሸናቶባ እንቁጣጣሽ።

0: እና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ? የለተ ሐሙስ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ ዕብራን ዘመን አቆጣጠር ዮም ኻሚሽ ካፍ ኸት በኤሉል ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 10 ቀን 2026 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ጳጉሜ 5 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን የኢርኒውማን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን እስከ 2 ሰዓት ባለው ጊዜ ዜና፣ ወቅታዊ ዘገባ፣ የመዝናኛ ፕሮግራም እና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻያው ደጉ ይቀርባል።
1: አመሰግናለሁ ሰጤ ዘመን። እንኳን አዲስ አመት በኢትዮጵያ እንሆ ዛሬ ጳጉሜ 5 ቀን ሆነና ነገ አርብ ያው የዘመን መለወጫ አመት ባል ስለሆነ ያው ከዛው ቀጥሎ ዋዜ ደግሞ የዕብራውያን አዲስ ዘመን መለወጫ ሮሻሻና ከአርብ ማታ ጀምሮ ስለሚሆን ለመላው የኢትዮጵያ ሕዝብ ለይሁዳውያን በሙሉ ሸናቶባ እላለሁ። በበኩሌ እንግዲህ ዜና ማይክሮፎን አስረከብከኝ። አርስተ ዜና የእስራኤል የፖለቲካ ካን ሀዳሾት ዜና ከሕዝብ አስተያየት ግምገማ ጥናት የአይዘንኩት የሚመሩት የአሻር ፓርቲ እየመራ ነው። የሃሪጽ ጋዜጣ ዘገባም የአረብ ኤምሬትስ ፕሬዝዳንት ከኦክቶበር 7 ጥቃት 10 ቀናት ቀደም ሲል ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ስልክ ደውለው ማስጠንቀቂያ ሰጥተዋል ነበር የሚለው ዘገባ በእስራኤል ሕዝብ ውዝግብን አስከትሏል። በየመን በሳውዲ ደጋፊ ኃይሎችና በሁቲም አማጽያን መካከል ውጊያው ቀጥሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አገራቸው ከሚያካሂዱ የፓርላማ አጋማሽ ምርጫ በኋላ ወዲያውኑ በኋላ ጦርነቱ ያበቃል አሉ። ኖርዌይ ትናንት በዩክሬን ፕሬዝዳንት ዜሌንስኪ ላይ የግድያ ሙከራ ተደርጎ እንደነበረ አስታወቀች። በኢራንና አሜሪካ መካከል ጦርነቱም እንደቀጠለ ነው የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ሃሪጽ ጋዜጣ ያወጣው ዘገባ እንደሚያመለክተው የአረብ ኤምሬትስ ፕሬዝዳንት ከኦክቶበር 7 ጥቃት 10 ቀናት ቀደም ብሎ ለጠቅላይ ሚኒስትር ኔታንያሁ ስልክ ደውለው ማስጠንቀቂያ ሰጥተዋል እንደነበረ ዘግቧል። ካን ሀዳሾት ዜና መረጃ የኤምሬትስ ፕሬዝዳንት ሞሐመድ ቢን ዛይድን ከፍተኛ የእስራኤልና የአሜሪካ ባለስልጣናት ጋር ባደረጉት ንግግር ከኔታንያሁ ጋር ተነጋግረው ከፍልስጤማውያን ጋርም በይሁዳና ሰማሪያ ቀበሌዎች ወይም በአዛ ቀበሌ በኩል አጠቃላይ ፍንዳታ ግጭት ሊነሳ እንደሚችል ማስጠንቀቂያ መስጠታቸው ገልጸዋል። ዘጋቢያችን ግሊኮይን እንደጻፈችው ቤን ዛይድ ይህንን የተናገሩት ከኦክቶበር 7 ጥቃት ከጥቂት ወራት በኋላ ለቀድሞው ለአሜሪካ ሲአይኤም ስለላ ድርጅት ኃላፊ ዊሊያም በርንስ ቢሆንም የእስራኤል ጥሪ በትክክል መቼ እንደተደረገ ውይይታቸው የስልክ ውይይታቸው ግን አልተጠቀሰም። ከትናንት በስቲያ ከማክሰኞ ማታ የምርጫ እጩዎቹ ዝርዝር ምዝገባም ሰዓት ካበቃ በኋላ በካን ሀዳሾት ዜና አውታር በኩል በዱዲ ሀሲዲ ከካታር ተቋም የተካሄደ የህዝብ አስተያየት ግምገማ ጥናት የፖለቲካ ፓርቲዎችም ህዝብ ግምገማ እያሳየ ነው። ዋና ዋና ፓርቲዎቹም የካምፕ የቡድን እኩልነት የጋዲ አይዘንኩት የአሻር ፓርቲ በአንድ ወንበር አድጎ 24 ወንበሮችን በማግኘት የመጀመሪያ ደረጃን ይዟል። ሊኩድ ፓርቲ በአንድ ወንበር አድጎ 21 ወንበሮችን አሉትም። የካሆል ላባን በፓርቲ ሊቀመንበር ቤኒ ጋንስ እስከ መጨረሻ ድረስ በምርጫው ለመወዳደር ቃል ገብቷል። በካናዳ ሾት ዜና ረሸት ቤት ሬዲዮ ቃል በተደረገላቸው ቃለ መጠየቅ ጋንስ በህዝብ አስተያየት እንዳልተደነገጡ ብዙም እንዳላሰቡና በምርጫው ባለ ሁለት ቁጥር ከአስር በላይ የፓርላማ መቀመጫዎችን እናገኛለን ብለዋል። እሳቸው እንዳሉት ከመላው የእስራኤል ህዝብ 20% አድርሰን ብያ አላስብም፣ ነገር ግን ግማሽ ጋር መድረስ ይቻላል፣ በዚህም በሚቀጥለው ውድድር እናሸንፋለን ያሉት። የእስራኤል መከላከያ የደጀን እዝ ጀነራል አቢ ብሉት እንደተናገሩት በይሁዳና ሰማርያ ቀበሌዎች የሰፈሩት እስራኤላውያን ደህንነታቸው ለመጠበቅ ቁልፉ ከፍልስጤም ዜጎች አስተዳደር ጋር የጠበቀ ትብብር ማድረግ አስፈላጊ ነው አሉ። እሳቸው ሲናገሩ እዚህ ላይ በግልጽ የምናገረው የእስራኤል ወታደራዊ ሰራዊት የመረጃ ድርጅቷ የይሁዳና ሰማርያ ቀበሌዎች ፖሊስ ሰራዊት መካከል ጠንካራ ቅንጅትና ትብብር፣ ሽብርተኝነትን ድርጊቶች መቀነስን ብሎም ማሰናከል፣ ህግ ስነ ስርዓት ያስከብራሉ የሚል እምነት እንዳላቸው ተናግረዋል። በዘገባው መሰረትም የማዕከላዊ ኮማንድ ማለት የደጀን እዝ አዛዥ ይህንን ንግግር ያደረጉት በአካባቢ ባለስልጣናት ኃላፊዎች ጋር ለአዲስ ዓመት በተደረገ የእንኳን አደረሳችሁ የኮሶት ማንሳት ስነ ስርዓት ላይ ነው ብለዋል። ይሁዳና በሰማርያ ምርቶች ላይ የጣሉትን የእንግሊዝ እገዳ በተመለከተ የቀድሞዋ የእስራኤል በታላቋ ብሪታንያ አምባሳደር የነበሩት የማስታወቂያ ክፍል ኃላፊዋ ጺፒ ሆቶበሊ እንዳሉት እስራኤል የአውሮፓ ሀገሮችን ለማስደሰት ብቻ ይቅርታ የምትጠይቅበት ዜጎቿን አደጋ የማታጋልጥበት ዘመን አብቅተዋል። በእኔ እይታ በአሁኑ ጊዜ ሙሉ በሙሉ በሙስሊም ድምፆች ላይ የተመሰረተ የእንግሊዝ ፖሊሲ ለማስደሰት ምንም ቦታ የለውም ብለዋል። በየመን በሳውዲ ደጋፊ ኃይሎችና በሁቲ አማጽያን መካከል ውጊያው ቀጥሏል። በኢራን የሚረዱት ሁቲዎች በቀይ ባህር ዳርቻ የምትገኘውን የሞካ ወደብ ከተማ ተቆጣጥሯል። ሶስት የየመን መንግስት ምንጮች ለሮይተር ዜና አገልግሎት እንደገለጹት ከሆነም ይህን ጦርነትን በተመለከተ ሳውዲ አረቢያ የመከላከያ ሰራዊቷ ኃይሉን አጠናክሮ ጦርነቱን ቀጥሏል። የአሜሪካና የኢራን ውጥረት እንደቀጠለ ነው። በኢራን መገናኛ ብዙሃን እኩለ ሌሊት ላይ በስሪክ ከተማ በርካታ ጥቃቶች መፈጸማቸውም ዘግበዋል። በሆርሙዝ ባህር ወሽመጣ አካባቢ ያሉ ፍንዳታዎችም ተባብሶ ነው የቀጠለው ሌሊቱን። ኖርዌይ ከሁለት ቀን በፊት የዩክሬንን ፕሬዝዳንት ዜሌንስኪ አውሮፕላን ከሞልዶቫ ወደ ኦስሎ ለመሄድ በዝግጅት ላይ በነበሩበት ጊዜ ፕሬዝዳንቱ ላይ የግድያ ሙከራ ተደርጎበት ነበረ አለች። የኖርዌይ ጠቅላይ ሚኒስትር ዮናስ አውሮፕላኑ በሚነሳበት ወቅት በሰው አልባ አውሮፕላን ድሮን ልክ ልትመታት ምንም ተቃርቦ እንደነበረ ተናግረዋል። የዩክሬን ምላሽ ደግሞ አዎ እንደዚህ አይነት የጥቃት ሙከራ ተደርጓል፣ ግን ወሬው ተጋኗል ያለችው። መጨረሻ የአየር ጸባይ ትንበያ። የአየር ጸባይ ሁኔታ ትንሽ ዛሬ ከሰነበተው ቅዝቃዜ ይኖራል። የሙቀቱ መጠን ወደ ነበረው መደበኛ መጠን ይመለሳል። በነገ አርብ እና በቅዳሜ ቀናት ላይ ደግሞ ጉልህ የሆነ የሙቀት መጠን ለውጥ አይኖርም ተብሏል። የሰዓቱ ዜና እስከዚሁ ነው።
2: ሻያው ለዜናው እናመሰግናለን።

0: ባልደረቦች ወርቅነሽት የሰጠኝ ዘመነ ወደ መደበኛ ወቅታዊ ዘገባ ስናልፍ ከዛ በፊት እንግዲህ የዘመን መለወጫ ላይ ሆነና እንዲያው ምን የወደፊቱ ያለፈው አሮጌ አመት አልፎ ወደ አዲስ አመት ስንሸጋገር ሰው መቼም ቀጣዩ አመት የተሻለ ሰላም ፍቅር እድሎት የሞላበት እንዲሆን ነው የሚባልና በዚህ ላይ እንኳን መጀመሪያ እንኳን አደረሰን ሁላችንም እና በዚህ ላይ ያንቺ እይታ ቡራኬ ወርቅነሽት
1: እንግዲህ ብዙ ጊዜ እንደሚታወቀው የሚባርክ ከቤተሰብ የቤተሰብ አባወራ ነው። በማህበረሰብ ደረጃ ደግሞ የሃይማኖት መሪ ታላቅ በእድሜ ከፍ ያለ ሲባርክ ጥሩ ነው። አንተን ቡራኬ ተቀብለናል። ማንኛውም እኔ ያው ምኞቴን ገልጻለሁ። ጥሩ ዘመን እንዲሆንልን ህዝቡ ሰው ምንም ሳይጎለው እንዲሁ ሲገፋፋ ሲፋጅ ቦታ ሳይጠበው ሌላውን ሲገፋ ታያለህ እና ይታያል። በዘመናችን ጥሩ አይደለም ያለው ሁኔታ በአጠቃላይ በአብዛኛው ያ ነገር ጠፍቶ ፍቅር መተሳሰብ መከባበር የነገሰበት ዘመን ልጆቻችን በሰላምና በፍቅር መናሳደግበት ጊዜና ዘመን ቢመጣ ደስ ይለኛል። ይሄ ነው መመኘው ለዓለም ህዝብም ለህዝብ እስራኤልም ለኢትዮጵያውያንም እንቁጣጣሽን ያው ነገ ነው የሚከበረው እንቁጣጣሽ።
0: አሜን አሜን አሜን። እየተቀበልኩና ባልደረባዬ ሰጠኝ ዘመነ በበኩልህ የተስፋ መግለጫ
2: አዎ እንግዲህ ምኞት ነው ምልህ ቡራኬውን የሃይማኖት አባቶች ታላላቅ ሰዎች በሉት ያው እንግዲህ መልካም ምኞታችን እንገልጻለን። የኢትዮጵያ አዲስ ዓመት ዛሬ ምሽት ነው የሚገባ ለሊት ጀምሮ ማለት ነው። እንግዲህ ሽርጉዱ ያው ቀጥሏል። ነገ በዋናነት ቢከበርም ዋዜማው ዛሬ ነው የኢትዮጵያ የዕብራውያን የእስራኤል ደግሞ ነገ ምሽት ነው እና በአጠቃላይ ሁለቱም ተያይዟል። መልካም አዲስ ዓመት ይሆንልን። እንግዲህ አዲስ ዓመትን ስናከብር አዲስ መንፈስ ጥሩ ነገር እንድንይዝ የሁላችንም ምኞት ጥሩ ነገር እንዲያጋጥመን ነው እና በተቻለ መጠን መልካም መልካም ነገሮችን ማድረግ ለራሳችንም ለሌላውም ጥሩ ነገር ያመጣልና መልካም ሁሉ ይቅጠመን። ለአድማጮቻችንም መልካም አዲስ ዓመት እንመኛለን።
0: በእርግጥ በጠዋት በዋትሳፕ መልእክት ሲለዋወጡ ጠዋት ተነስተው ተመስገን ተመስገን ብለው መልእክት ሲያስተላልፉ አሜን አሜን አሜን ብለው ይቀበላሉ ምላሻቸው። እኔም እንደዚሁ እንግዲህ ያላችሁት የተስፋ መግለጫ የወደፊቱ ጥሩ አመት ይሆንልን እያልኩ ወደ ወቅታዊ ዘገባ ስንሸጋገር ወርቅነሽት እንግዲህ የእስራኤል ፖለቲካ ተጨባጭ ሁኔታና ፓርቲዎቹ ለመጪዎቹ የክነሴት ብሔራዊ ምርጫ የሚያደርጉት ቅድመ ዝግጅትና በህዝብ ላይ የሚካሄዱ ቅድመ ግምገማ ውጤቶች እንዴት ይታያሉ?
1: እንግዲህ በእርግጥ የተለያዩ ድርጅቶች ቅድመ ግምገማ እያካሄዱ ይገኛሉ። አሁን ደግሞ ከትናንት ወዲያ ማክሰኞ ሌሊት ላይ ሁሉም ፓርቲዎች የዝርዝር መዝገባቸውን አባላቱን ቁጥራቸውን ካስረከቡ በኋላ ለምርጫ ቦርድ ለማዕከላዊ ምርጫ ቦርድ ኮሚቴ ለክነሴቱ ከዛ በኋላም የተለያዩ ጥናቶች ተካሂደዋል። እዛ መካከል 11ኛው ቴሌቪዥን ጣቢያ ካናዳ ሹት ያካሄደው ቅድመ ግምገማ አለ። እንግዲህ እሱን ነው አሁን የምንናገረው። ካናዳ ሹት ያካሄደው ሴኬር ወይም ቅድመ ግምገማ ከስም ዝርዝሩ የመዝገቡን ዝርዝር ካስረከቡ በኋላ በዋነኛነት አሁን እየተጠራ ያለው መንግስት ሊያቋቁሙ ይችላሉ አንዱ አንዱን ይቃወማል ተብሎ የሚጠራው ያሻር የተባለው ጋዳይ ዘንኩት የሚመሩት ፓርቲና ሊኩድ ነው ጠቅላይ ሚኒስትር ቢንያሚን ናታንያው የሚመሩት ፓርቲ። እንግዲህ ሁለቱ ቀኝ ዘመን ፓርቲዎች በአብላጫ ድምጽ ተሳገኙ በሊኩድ መሪነት መንግስት ሊያቋቁሙ ይችላሉ። ግራ ዘመን ማዕከላዊ ግራ እንግዲህ የተለያየ አመለካከት ያላቸው ይታቀፋሉ በቀኙም በግራውም። ከዛ ደግሞ ይሄኛው ከሆነ ተቃራኒው ያሻር ነው ጋዳይ ዘንኩት። አሁን ከማክሰኞ በኋላ በተካሄደው ቅድመ ግምገማ ሁለቱም እኩል የሆነ ድምጽ እንዳላቸው ነው ለመጀመሪያ ጊዜ። ከዚህ በፊት እርግጥ የተለያየ ጊዜም ነበር። በአብዛኛው ያዘንኩት ፓርቲ ያሻር ነው የተወሰነ ቁጥር እየበለጠ ስናይ ነበር በቅድመ ግምገማው። አሁን ሊኩድና ያሻር እኩል የሆነ ድምጽ አግኝተዋል መንግስት በማቋቋሙ ሂደት ማለት ነው ጉሽ ተብሎ በሚጠራው። ግን ደግሞ ፓርቲው እያንዳንዱ ሲታይ የአይዘንኩት ፓርቲ 24 ሊኩድ ደግሞ 21 መቀመጫዎችን ሊያገኝ ይችላል እንደ ፓርቲ ይላል ቅድመ ጥናቱ ቅድመ ግምገማው። ከዚህ ጋር ተያይዞ የቤኒ ጋንጽ ካሁን ላባን ፓርቲ ነው ብዙ ጊዜ እንግዲሱ ወደ ክነሲት የሚያስገባው እንደምሶ የማሁዛ ኻሲማ አልፍም ይባላል በጥናቱ ግንሳቸው እንደሚሉት ሌሎችም የፓርቲው አባላት በጥናቱ እንደማያምኑና ያው እስከመጨረሻው ድረስ በውድድሩ እንደሚቀጥሉ ድምጽ በቂ ድምጽ እናገኛለን ብለው እንደሚያምኑ ነው የሚነገረው ሌሎች ፓርቲዎችም በቀደም ተከተል በደረጃ አሉ ቁጥራቸው እየጨመረ የቤኔት ፓርቲ ባያሃድ ካንድ ላይ 12 ያገኛል ተብሎ ይጠበቃል መቀመጫዎችን እንግዲህ በአሁኑ ጥናት አይታወቅም ደሞ ነገ ጥናት ቢካሄድ አሁን ባለው ነው ሌላ ቁጥር ሊኖር ይችላል እና እስከመርጫው ድረስ እንደ ፓርቲዎች እንቅስቃሴ ሊለያይ ይችላል ይለዋወጣል በየጊዜው አሁን ባለው ሁኔታ እንግዲህ እንዲህ ያለ ይቀጥላል ግን ምንድነው ሁላችንም መጨረሻ ላይ ምንስማማበት በሚካሄደው ቅድመ ጥናት ወይም ግምገማ እርግጠኛ መሆን አይቻልም በምርጫው ማግስት ሁሉ ነገር ተለዋውጦ ተቀይሮ ታያለህ እና በጥናቱ መሰረት ግን ያለው ሁኔታ ይሄ ነው
0: ሰጠይ ዘመነ የምርጫ ቢሮው የክነሴት ምርጫ ቀን እየተቃረበ በሄደ ቁጥር የአመራሮች እጩ ተወዳዳሪዎች እንደው የሚናገሩት የፖለቲካ ሁኔታ ከዚሁ ወቅታዊ ሁኔታ ላይ የግምገማ ውጤቶችን በተያዘ ይህን ያለ ወንበር ተቀበለ ያንኛው አናሳ የሚል ዘገባ እየደረሰን ነው መረጃዎቹ እንዴት ታዋለ?
2: አዎ ህዝባዊ ግምገማው ወርቅነሽም እንደጠቀሰችው በተለያዩ መገናኛ አውታሮች ከወሰድን ልዩነት ራሱ አለው ከፍና ዝቅ ይላል በአንዳንዶች አሁን ግን እኛ ያው የምንሰራበትን ድርጅት የካንን ስንመለከት የህዝብ ላይ ግምገማዎች ብዙ ጊዜ በያሻርና በሊኩድ ፓርቲ መካከል ብዙ ልዩነት የለም የ4 23 22 እንደዚህ ልዩነት አናይም ግን ዞሮ ዞሮ ደግሞ ፓርቲዎች አሁን ወደ ዋናው መስመር ገብተዋል እንግዲህ የምረጡኝ ዘመቻ እናደርጋለን አሁን እስካሁን እንደማንቸው እና እንደምንሰማው ለውጥ እናረጋለን ወይ መንግስትን እንቀይራለን ነው እንጂ መንግስትን ቀይረን ደግሞ የተሻለ ነገር ለህዝቡ ይሄን ያክል እናደርጋለን የሚሉ በፊት ምናቃቸው የምርጫ ቅስቀሳዎች እየሰማን አይደለም በመንግስት አካላትም በኩል እንደዚህ ለህብረተሰቡ ይሄን አድርገን ለውጥ እናመጣለን የሚሉ ነገሮችን በስፋት እየሰማን አይደለም አሁን ተቃዋሚ ደጋፊ በሚሉ በሁለት ጎራዎች ነው ብዙዎች የተማከሉ ያሉና ይሄ እንደው ለህዝቡ አጀንዳ ይዘው ቢመጡ ህዝቡ የሚፈልጋቸው ለውጦች አሉና እዛ ላይ ትኩረት ቢሰጥ ጥሩ ነው ሌላው እንግዲህ ከህዝብ ላይ ግምገማ የሚጠቁሙት በጣም እንግዲህ ከፍተኛ ግምት የተሰጣቸው ኦፌር ቪንተር የተባሉት አምኻ እስራኤል የተባለውን ፓርቲ አቋቋሙትና አሚሉኒኪም አካልካለት የተሰኘው ፓርቲ ሁለቱ አኹዛ ሲማ የተባለውን የሚያልፉበት ሁኔታ የነሱ ትንሽ ከሌሎች ፓርቲዎች ድምጽ ይወስዳሉ የሚለው ነው ነገር ግን ዞሮ ዞሮ ምርጫው ከተካሄደ በኋላ በእርግጠኝነት የምናውቀው ስለሆነ አሁን እንግዲህ የተወሰኑ ሰዎች ተጠይቀው እነዛ ሰዎች የመለሱትን ነው በአማካይ አውጥተው ሴኬር ብለው ፋም ያረጉት
0: ከ10 ሚሊዮን ድምጽ ምንበል የመምረጥ መብት ያለው እድሜው 18 ዓመት እና ዛ በላይ የመምረጥ ዜጋ ከዛ መካከል መቼም 10 ሚሊዮን ከዛ ውስጥ ደግሞ ለግምገማ ጥናት በሚለው አሁን የሚሰራጨው የሁለተኛው ምርጫ ቀን አይደለም አሁን ከነሱ መካከል ያው ወደ 1000 ሊሆን ይችላል እስከ 3000 ይወክላሉ ተብለው ከነሱ ነው የሚጠየቁት አይደለ እሺ ወሰጠኝ ወደ ቀጣዩ ስናልፍ ደግሞ ከጥቅምት 7 በፊት የሽብር ጥቃትን በተመለከተ የተባበረችው አረብ ኤምሬትስ ፕሬዝዳንት ለጠቅላይ ሚኒስትር ናታንያሁ ማስጠንቀቂያ አቅርበው ነበረ የሚለው ጉዳይ ማነጋገሪያ ሆኖ እንደቀጠለ ነውና በጉዳዩ አዳዲስ ነገሮች አሉ ወይ?
2: አዎ እንግዲህ እንደሚባለው ያው ሰሞኑንም ስንነጋገርበት የነበረው ጉዳይ ነው የተባበረችው አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ ከጠቅላይ ሚኒስትር ናታንያሁ ጋር እዚህ ማለት የሽብር ጥቃቱ ከመድረሱ በፊት በስልክ ተወያይተው ነበርና ማስጠንቀቂያ ሰጥተው ነበር የሚለው ነው ጠቅላይ ሚኒስትሩ ቢሮ መሳቸውም ይሄን አስተባብሏል ግን አሁን ደግሞ አዳዲስ ነገሮች ምንድነው የዚህ መሐመድ ቢን ዛይድ ለእስራኤላውያን ለአሜሪካን ባለስልጣናት ሁሉ እንደተናገሩ ለሲአይኤ መሪ ለነበሩት ዊሊያም በርነርስ ደግሞ ለሳቸውም ሁሉ ተናግረው እንደነበር ነው ያማና ይሄ ግን የሳቸው ተናገሩ አልተናገሩ ጥቅምት 7ቱ የሽብር ጥቃት እንዳይደርስ የእስራኤል ደነት በቃካላት ሐላፊነት መውሰድ አልነበረባቸውም ወይ እንደው ሌላ አካል ስለተናገረ ብቻ ነው ወይም ሊቀርም ይችላልና እስራኤል የስለላ ድርጅቶች ስራቸውን ሲሰሩ አልነበረም ወይ? የሐማስን ወይም እስላም ጂሃድን ድርጅት ሐሳብ እንደው የተባበረችው አረብ ኤሚሬትስ ፕሬዝዳንት ስለሰሙ ነው ወይ ለእስራኤል ማስጠንቀቂያ የሚሰጡት የሚለው በኔ በኩል ትንሽ ትልቅ ጥያቄ ነው ያለውና ይሄ ጉዳይ ደርሷል መሆና ያልነበረበት ነው። እስራኤል በወቅቱም ለመከላከልም እንኳን በቂ ሁኔታ አልነበራትም በወቅቱና ብዙ ጊዜ ፈጀበት። አንዳንድ ኪቡጾችን ለተሸብርተኞች ለማስለቀቅ እንኳን ስንት ጊዜ እንደወሰደ እናውቃለንና ኃላፊነት ወስዶ ነገሩን በሀገር ውስጥ አጣርተው ለወደፊቱ ትምህርት መውሰድ ነው እንጂ አሁን የነበረ ያነበረ የተባለ አንዳንድ ጊዜ ወደ ፖለቲካው ለማቅረብ የሚደረገው ጥረት የጥቅምት ሰባቱን ሁኔታ አይቀይረውም። ከዚህ ትምህርት መውሰድ የሚያስፈልግበት ነውና ለወደፊት ቢታሰብበት መልካም ነው ነው የምለው።
0: ወርቅነሸቴ ከዚሁ ጋር ሳይባረቅ በእውነትም በእስራኤል ብሔራዊ ክነሴት ምርጫ ሊካሄድ ዋዜማ አካባቢ እስካሁን ከሶስት ዓመት እንግዲህ ኦክቶበር 7 ከተፈጸመ ከባድ የሽብር ጥቃት ከሆነ ከሶስት ዓመት በላይ እየሆነ ነው አይደል? ይህን የመሰለ መሪ ጠቅላይ ሚኒስትሩ ከሌላ ሀገር ፕሬዝዳንት ከፍተኛ ባለስልጣን ጋር የስልክ ውይይት ያደረጉትን ጎጂ ነው። ይህን ነገር አስቀድሞ ማስጠንቀቂያ የኤምሬትስ ፕሬዝዳንቱ በስልክ ውይይት ላይ ናታንያውን አስጠንቅቀዋል እየተባለ ይህ ምስጢር እንዴት እስካሁን ይዘው ቆይተው አሁን ወደ ምርጫው ዋዜማ ሲቀርብ ይፋ ያደረጉበት ምክንያት?
1: እንግዲህ ይፋ ያደረገው ሀሬስ ጋዜጣ ነው እንደምናስታውሰው ከትናንት ወዲያ መረጃው በዚህ መልኩ ነው ይፋ ወጣው። ለማንኛውም እንደው ሰሞኑን እየተነጋገርንበት ነው። በእርግጥ በጣም ሰፊ አነጋጋሪ ጉዳይ የሆነ ነው። ከእለት ወደ እለት ከፕሬዚዳንት መሐመድ ቢን ዘይድ ጋር ጠቅላይ ሚኒስትሩ ቢነጋገሩ ትናንትም ሰጠኝና ነው አንስተነዋል ይህን ጉዳይ። የአረብ ኤሚሬት ፕሬዚዳንት ለጠቅላይ ሚኒስትሩ ቢያስጠነቅቁ ከሞሳድ ከሻባክ ይበልጣሉ ወይ? ከእስራኤል መከላከያ ሰራዊት ይበልጣሉ ወይ? ለምንድን ነው? ዞሮ ዞሮ በዚህም ላይ አስተያየት እየተነሳ ነው እና መሪዎች ያን ቀን ማንም ማንም ሳይባል በዚህ እንትን እንኳን መሪ እንደው የህዝብ ተወካይ የሆነ ሁሉ እንኳን ተጠያቂ መሆን ያለበት ጉዳይ ይመስለኛል። በጥቅምት ሰባቱ ጥቃት ከባድ የማይጠበቅ እንግዲህ እስራኤል እንደ ሀገር ከተቋቋመች በኋላ እንደገና ህዝባ ተበትኖ ስቃይ ስላሳለፈ ነው ሀገር ያቋቋመው። ከዛ በኋላ የደረሰ ከባድ ውርደትና ዘግናኝ ጥቃት ነው እና በዚህ ኃላፊነት ዞሮ ዞሮ ማንኛውም ስልጣን ላይ የነበረ አካል ሁሉ ተጠያቂ የሚሆንበት ሁኔታ ይኖራል። በሂደት በምርመራ እንግዲህ ጊዜ ይፈተዋል። ሁሉን ነገር ጊዜ ነውና የሚፈታው። አሁን ከውጭ ሀገር መንግስት ማስጠንቀቂያ ተሰጥቶ ነበር ተብሎ እንደ አዲስ ነገር ተነስቶ ነው እየተወራ ያለ። ምን ውጤት ያመጣል እንደተባለው ምናልባት የፖለቲካ ትርፍ ወይም ጥቅም ሊያስገኝ ወይ መነጋገሪያ እንዲሆን ካልሆነ በስተቀር ይሄው ነው። ግን ያው ፕሬዚዳንት መሐመድ ቢን ዘይድ ከእስራኤልም ከአሜሪካም ባለስልጣናት ጋር በጉዳዩ በይሁዳና ሰማሪያ አካባቢ እና በጋዛ ሰርጥ አደጋ ሊደርስ ይችላል የሚል ማስጠንቀቂያ ተናግረው እንደነበረ ነው አሁን አዲስ ነገር እየወጣ ያለው አዲስ ከተባለ። ዞሮ ዞሮ ግን ከነበረው ውዝግብ የበለጠ ሊሆን ይችላል ይሄ ጉዳይ ነው። እንግዲህ የሚቀጥልም ይመስለኛል። አዲስ ነገር ግን አይገኝበትም።
0: ግሩም እንግዲህ በዚህ እንቋጭ። በእርግጥ የኢራንና የአሜሪካ ጦርነት የተኩስ ልውውጡ ሌሊቱን ተፋ በተለይ በሆርሙዝ ባህር ወሽመጥ አካባቢ ተኩስ ልውውጡ እንደቀጠለ ነው። ደግሞ የፕሬዚዳንት ትራምፕ ደግሞ እና አሁን ጦርነቱ በቅርብ ያበቃል እያሉ ነው እና በዚህ ላይ ጥቂት ወቅበሽ
1: ባጭሩ እንግዲህ ካለን ጊዜ አንጻር የኢራንና የአሜሪካ ጉዳይ እንግዲህ አለማችን አሰልች የሆነ ጉዳይ ስለሆነ ለፕሬዚዳንት ዶናልድ ትራምፕ የቅርብ አማካሪዎቻቸው የሀገሪቱን የውጭ ጉዳይ ሚኒስትር ማርኮ ሮቢዮ እና ምክትል ፕሬዚዳንቱ ጄዲ ቫንስን ጨምሮ እስከ እሳቸው የስልጣን ዘመን መጨረሻ ድረስ ከኢራን ጋር ያለው ጦርነት ሊቀጥል እንደሚችል አስጠንቅቀዋቸዋል እየተባለ ነው እና ጦርነቱ ለዘዝ ብሎ በዚህ ሁኔታ የሚቀጥል ነው የሚመስለው። አስቸጋሪ ነው። ትናንት ግን ፕሬዚዳንት ዶናልድ ትራምፕ በዳላስ ባደረጉት ንግግር ምናልባት እንግዲህ በየሁለት ዓመቱ የሚካሄድ ምርጫ ለአሜሪካ ውስጥ ከዛ ምርጫ በኋላ ሊቆም ይችላል ጦርነቱ፣ የኢራን ጦርነት አይቀጥልም ብለዋል። እንግዲህ በኮንግረሱ ይህ ቤተ መማክርት የሚባለው 435 አባላት ያሉት የህዝብ ተወካዮች በየሁለት ዓመቱ ነው ህዝባቸው የሚመርጣቸው እና ከዚህ ምርጫ በኋላ ሊያቆም ይችላል ብለዋል። እንግዲህ እውነት ከሆነ እሳቸው ያሉት ምናያለን። ግን ደግሞ እንደሚጠበቀው ጦርነቱ ሊቀጥል እንደሚችል ለአመታት ነው የሚጠበቀው።
0: ሰጠኝ ዘመነ በዚህ ዙሪያ
2: ይ ወርቅነሽ ካለችው ምንም ጨምረው የለም ያው ነው
0: ጊዜ ለመቆጠብ
2: አዎ
0: ግሩም
2: ለቀጣይ ፕሮግራም እናልፋለን።

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ሳምንታዊ የመዝናኛ ዝግጅታችን ነው። እናንተን ያስናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ይዘን ቀርበናል። አብራችሁ ቆዩ። ወርቅነሽ እሸቴ ነኝ። በመጀመሪያው ዝግጅታችን ስለ ጓደኝነት የተጻፈ ጽሑፍ እናቀርባለን። ጓደኝነት ሰዎች ጓደኝነት የሚመሰርቱት ወይም የጀመሩትን ጓደኝነት የሚያጸኑት በአብዛኛው ስሜታቸውን የሚረዳና በጋራ የሚያስማማቸው ነገር ሲኖር ነው። ከጊዜ ወደ ጊዜ አንዳቸው የራሳቸውን አስተሳሰብና ጠባይ እየተወ የጓደኛቸውን ይከተላሉ። ቀድመው ይጠሉት የነበረውን ነገር በጓደኛቸው ምክንያት እየወደዱት ቀድሞ የያዙትን ምግባር ትተው የጓደኛቸውን ምግባር ይከተላሉ። በአጠቃላይ በክፉም ሆነ በደግ ከቅን ሰው ጋር ቅን ትሆናለህ፣ ከክፉ ጋር ደግሞ ክፉ ትሆናለህ እንደተባለው ባልንጀራቸውን ይመስላሉ። ለዚህ ነው ጓደኛህን ንገረኝና ማንነትህን እነግርሃለሁ የሚባለው። በጓደኝነት ለበርካታ ዓመታት አብሮ መቆየት ያቀራርባል። በጋራ የሚስማሙበት ነገር እየበዛ ስለሚሄድ ሚስጥር መጋራት፣ በሐዘንና በደስታ መረዳዳት ይኖራል። ብዙ ገጠመኞችን በጋራ ማሳለፍ ስለሚኖርም እስከ ህይወት ፍጻሜ የማይረሱ ትዝታዎችን ማፍራት ይቻላል። ሆኖም ግን ይህ ግንኙነት በፈተናዎች ውስጥ አብሮ ለመዝለቅ

ለመጠራት ግን ሚዛን አይደፋም። አሁን ኢንተርኔት ድረገጽ ላይ ያገኘነውን አጭር ጽሑፍ እናቀርባለን። በህይወት ውስጥ አንዴ ከሄዱ የማይመለሱ ሶስት ነገሮች፣ ጊዜ፣ ቃልና አጋጣሚ። በህይወታችን ውስጥ ለናጣቸው የማይገቡ ሶስት ነገሮች፣ ሰላም፣ ተስፋና ታማኝነት። በህይወት ውስጥ እጅግ ዋጋ ያላቸው ሶስት ነገሮች፣ ፍቅር፣ እምነትና ጓደኝነት። በህይወት ውስጥ እርግጥ ያልሆኑ ሶስት ነገሮች፣ ህልም፣ ስኬትና እድል። አንድን ሰው የሚያደርጉ ሶስት ነገሮች፣ ጠንክሮ መስራት፣ ቅንነትና ጽናት። በህይወት ውስጥ አንድን ሰው ሊያጠፉ የሚችሉ ሶስት ነገሮች፣ ሱስ፣ ትዕቢትና ጭንቀት።

ይቅርታ። ሰዎች በማወቅም ሆነ ባለማወቅ ይቀያየማሉ። ቅያሜ ባላሰብነው ሁኔታ ከቅርብም ሆነ እንዲሁ ከምናውቃቸው ሰዎች ጋር ያቆራርፋል፣ ያቀያይማል፣ ያራርቃል። ታዲያ ይህ ቅያሜ ልባችን ውስጥ መጥፎ ስሜት ሳይቋጥር ማርከሻውን ይቅርታን መቀበልና መስጠት አማራጭ የሌለው መፍትሄ ነው። ይቅርታ መቼና እንዴት? ሰዎች እንዲሁ ለራሳቸው ጉዳይ ወጥተው የማያውቁትን ሰው ሲገፉ ይቅርታ ይጠይቃሉ። የማያውቁትን መንገድ ወይም ቦታ እንዲያመላክቷቸው ለመጠየቅ ሲፈልጉ ደግሞ በመጀመሪያ ይቅርታን በማስቀደም የሚጀምሩ ሰዎች ጥቂት አይደሉም። ይቅርታ የትህትና ምልክትም ነው። ይቅርታ በሰዎች መካከል ብቻ ሳይሆን ከአምላክም ይለመናል። ሀገርን የሚመሩ ባለስልጣናት፣ በእውቀት ካደጉ ሊቃውንት እስከ ተራ ሰው ድረስ እንደበደለ ስለሚያምን አምላኩን ይቅር በለኝ ሲል ይሰማል። በሐሳብ አለመግባባት ሲፈጠር፣ ትንሽ መገፋፋት ሲከሰት ጀምሮ ያሉትን ጥቃቅን ጉዳዮች ጨምሮ እስከ ታላቅ በደል ድረስ በይቅርታ ይሽርና ሰዎች ሲግባቡ፣ አብሮ መኖር ሲቀጥሉ፣ መልካም ነገሮችን ሲሰሩ፣ ለአዲሱ ትውልድም መልካም ነገርን ሲያስረክቡ ይስተዋላል። ይቅርታ የትህትና መገለጫ፣ ያርቆ አሳቢነት ማመላከቻ፣ የአንድነቱ ማሰሪያ፣ ታላቅነትን የሚያሳይ ትልቅ ምስጢር ነው።

ይቅርታ ለራስ የሚሰጥ ድንቅ ስጦታ ነው። ሰው ይቅር ማለት ሲጀምር ህይወት ይጀምራል ይባላል። ሰዎች ሰውን የሚበድሉት አንድም አላዋቂ ሆነው ሌላም ያልገባቸው ነገር ስላለ ሊሆን ይችላልና ይቅርታ በማድረግ ታላቅነታችን እናሳያቸው። አንዳንዶቻችን የራሳችን ህይወት ብንዳስስ በርካታ ነገሮችን ልናይ ልንገነዘብ እንችላለን። ይቅር ባንል ኖሮ በጣም ጠቃሚና በርካታ ነገሮችን ልናጣ እንችል ነበር። በይቅርታ ጓደኝነትን፣ ፍቅርን፣ ትዳርን፣ ልጅን፣ መከባበርን፣ ስልጣንን፣ ንብረትን፣ አብሮነትን፣ ሌላም በርካታ ነገሮችን ያተረፍን እንኖራለንና ለይቅርታ ትልቅ ዋጋ እንስጥ። ይቅርታ ማድረግና ይቅርታን መቀበል በህይወታችን ወሳኝ ጉዳይ ነው እንላለን። መልካም ነገር ይውጣን። ገጣሚ ሄሊና ደሳለኝ። ጤነኛን መመረዝ የሞተን ሰው ማከም፣ ወዳጅን አጣልቶ ለማስታረቅ መድከም፣ ከበግ መሃል ቆሞ የቀበሮ ጸሎት፣ በእጅ አዙሪት ገድለው ያዞምባ ቢያነቡት፣ ማንንም ከውነት ቢሸሽ ባድርባይ ሆዱ ይዘገያል እንጂ መች ይቀራል ፍርዱ። እናት ዶሮን ገድሎ ጭልፊት አባራሪ፣ አባት ገደል ገፍቶ የሞት ልጆች ጧሪ፣ የማስመሰል ኑሮ የሞት መንገድ ይብቃን። ክፋትን ሞከረ ነው መልካም ነገር ይውጣን። የተከበራችሁ አድማጮቻችን በዝግጅታችን ዘና ያላችሁ ትምርትም እያገኛችሁ እንደሆነ ተስፋ

የተለያዩ አታር ኢንተርኔት ላይ ያገኘናቸውን አስተማሪና የታዋቂ ሰዎች አባባል እናቀርባለን። ፍቅር ማለት እንደ ውቅያኖስ ሰፊና ጥልቅ ነው። የሚሞትለት ዓላማ የሌለው ሰው ለመኖርም ብቁ ዓላማ የለውም። ማርቲን ሉተር ኪንግ። ተስፋ መቁረጥ ሲሰማኝ በታሪክ ሁሉ ምንጊዜም የእውነትና የፍቅር መንገድ ማሸነፉን አስባለሁ። ጨካኞችና ነፍሰ ገዳዮች ነበሩ ለጊዜው የማይደፈሩ መስለው የሚታዩት፣ ሆኖም በመጨረሻ ሁልጊዜም ይወድቃሉ። ማህተመ ጋንዲ። ባለው ነገር የሚረካ ሀፍታም ነው። ሶክራትስ። በዚች ምድር ሁሉ ነገር ያልፋልና ስታገኝም ከልክ በላይ አትደሰት፣ ስታጣም አብዝተህ አትከፋ። በአስቸጋሪ ፈተና መሃል እድል ተቀምጣ ሊሆን ይችላል። አልበርት አንስታይን። አንድ ነገር ለመስራት አንተ የራስህ የሆነ የተለየ አቅምና ችሎታ እንዳለህ እመን። ሰዎች በተፈጥሯቸው ከቤተሰቦቻቸውና ከአካባቢያቸው በሚወርሱት ልምድና ዕውቀት የተለያየ አቅምና ግንዛቤ አላቸው። ስለዚህ አንተም አንድ ነገር ለመስራት የሚያስችል የተለየ ነገር እንዳለህ እመን። ላንተም ሆነ ለሌሎች ሰዎች በጎ አሳቢ አእምሮ ይኖርህ። አንተ ለምታደንቀውና ለምትሰራው ነገር እችላለሁ አደርጋለሁ በማለት አዎንታዊ እምነት ካለህ በጉዞ ሁሉ ያለው ድካም አይታወቅህም። ሌሎች ለሰሩት ነገር ደግሞ ሳይገባህ ከመትተች ወይም ከመታደንቅ ያን ነገር ሲሰራ ያለፈበት ጉዞና ድካም እንዳለ በበጎ አእምሮ ብታስበው ለሰዎች ጥሩ አስተያየት ልሰጣቸው ትችላለህ። በህይወት ጉዞህ ላይ ዳገትና ቁልቁለቱ አስቸጋሪ ቢሆንም በመጨረሻ ግን በድል እንደምታጠናቅቅ እመን። የመጨረሻውን ድል ባሰብክ ጊዜ ድካሙን ቸል ትለዋለህ፣ አቅምም ይኖርሃል። አንዳንዶቻችን በህይወታችን አንድ ነገር ስንፈልግ ያ እንዲሳካ ሌላውን በዙሪያችን ያለውን ሁሉ ነገር እንረሳዋለን። ለምሳሌ ቤተሰብ፣ ስራ ወይም ሌላ ትኩረት ልንሰጠው የሚገባ ነገር ሊሆን ይችላል። ጭራሽ እንረሳውና እንዲሳካልን ለምንፈልገው ነገር ብቻ ስንባዝን ሳናስበው የምናጣቸው ነገሮች ይበዙና በጉልምስናችን ጊዜ ሊኖረን የሚገባን ነገር ይባክንብናል። ስለዚህ ለሁሉም ነገር ተመጣጣኝ ትኩረት እንስጥ። አንዳንዴ ነገሮችን በቁጡ ባልተረዳን ሁኔታ የተለየ ጥቅም እናገኛለን ብለን በስሜታዊነት የምናደርጋቸው ነገሮች ሌሎችን በመጉዳት ወይም ተመልሶ ራሳችንን ዋጋ የሚያስከፍል ሁኔታ በመፍጠር ይጎዳናልና ባልገባን ነገር ላይ በስሜታዊነት እርምጃ ለመውሰድ አንሞክር። ዛሬን በዛሬ አቅድ ግጥሙን ያገኘነው ኢንተርኔት ድረገጽ ላይ ነው። ሁሉም ጥሬ ነበር እስኪለይ በስሎ፣ መልኩን እስኪቀይር ተቆልቶ ተቃጥሎ፣ ከምጣዱ መሃል ከሚቆላው ጥሬ ቶሎ የማይበስል አለ ጥቂት ፍሬ። ያረረም አይጠፋም ሳትን የማይችል፣ ቶሎ የሚሰማ ፈጥኖ የሚከስም። የሆነው ሆነና ቢበስል ማብዛኛው፣ ጥሬውን ቢያስቸግር ቢጠቁርም ያረረው ከተቆላው ጋራ አብሮ በስሏልና፣ ወዲህ ወዲያ እያለ እሳት ቀምሷልና፣ በጥሬ አትገምተው አንዳች ለውጣለና።

ንገረኝ በሞቴ አንተን ለመውደዴ ፍቅር ትሩፋቴ በምን ልግለጽልህ ንገረኝ በሞቴ ያሻህን ጠይቀኝ ላረጋግጥልህ ከጉድጓዶ ጥቼ ሰማይ ላይ ልውጣልህ ማፍቀሬን ስነግርህ ሁሌ እንደማስብህ አፌን ተጠራጥረህ ካላመነኝ ልብህ እኮ በል ንገረኝ እምነቴን ልወጣ ጨረቃን ሰብሬ ሽራፊዋን ላምጣ ፍቅሬ ሆይ አትፍራኝ ንገረኝ በድፍረት ጎኔን አልጋይን ካው ልደፋ ከመሬት ሐሞትን እንደወይን ልጎንጭልህ እሬት የልቤን ውስጤን ፍቅሬንም ላሳይህ በፀሐይ ስባሪ መነጽር ልስራልህ ንገረኝ ውዴ ሆይ ከቶ ምን ላርግልህ እውነተኛ ፍቅሬን በምን ልግለጽልህ ግን አደራ ውዴ አንተን ለመውደዴ ሙችልኝ አትበለኝ ስቃይን ፈራለሁ እኔን አትህ መኖር አችልም አውቃለሁ።

የተከበራችሁ አድማጮቻችን ስለምትከታተሉን ስለምትሰጡን አስተያየትም ከልብ እናመሰግናለን። የዛሬውን መዝናኛ ዝግጅት ያቀረብኩላችሁ ወርቅነሽ እሸቴ ነኝ። በሚቀጥለው የመዝናኛ ዝግጅት እስክንገናኝ ቸር ሰንብቱ።

0: የተከበራችሁ አድማጮቻችን አሁን ደግሞ ባላትን በተመለከተ ከሊቀ ካህናት ብርቁ ተገኘ ጋር ቃለ ምልልስ እናካሄዳለን። ሳቸውም በስልክ መስመራችን ይገኛሉ። ጤና ይስጥልን ሊቀ ካህናት ብርቁ ተገኘ እንደምን አሉ?
1: ጤና ይስጥልኝ ደህና ናችሁ?
0: እንኳን አደረሰዎት።
1: እንኳን አደረሰን። የሰላም አመት በዓል ያድርግልና ሰላሙን ሀገሯን ሰላም መንግስቷን ሰላም ያደርግልና ህዝቧን ሰላም ያደርግልና የቸር አመት በዓል ያድርግን። ዛበት አንድ እስኮ ሞት ከዛ ትለፎ ዛሬ እንወዛ ጻይከኒ እስኮ ሞት ከዛ ትለት መንዌር ያለ ሰናይቶ መንዌር ከባለ አመት ህይወት ይችን ቀን ማን ደርሷት ማን አይቷት ሲሉ የነበረውን አምና ተለሉ ጨሎታሉ ታጠር ጋር አቆይቶ ይህንን ያሳየን ጌታ የተባረከ የተቀደሰ ይሁን። እግዚአብሔር አምላካችን ደግሞ ሰላሙን ነገር ይስጥልን። ለእናንተም ደግሞ ይህንን አቋጠራችን ለደወላችሁት ጤናውን ይስጥልን። የዛሬ አመት በቸር ያደርሳችሁ የሰላም ጊዜ ይሁን። ቸር አመት በዓል ያርግልን። ይቺ ቀን የተባረከች ቀን ይሁን። ለሀገሪቱ ደግሞ መንግስቷን የሰላሙን መንግስት ይስጥልን። ህዝቧን ሰላም ያደርግልን። ክፉን ነገር ያርቅልን። መልካሙን ነገር ያቀርብልን። ይሄ አመት በዓል የሰላም አመት በዓል የህይወት አመት በዓል ይሁንልን። እግዚአብሔር ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔርን መፍራት ነው። አምላክ የምንፈራውን ልቦና ይስጠልን። እግዚአብሔር ህጉን ስርዓቱን አጥፋብን። እግዚአብሔር ከልዩ ተማሪውን በትምህርቱ ሰራተኛውን በስራው እንደዚው እግዚአብሔር ይባርክልን። ትምህርቱንም ይግለጥላቸው ለልጆቻችን ለእኛም ደግሞ ጤናውን ይስጠልን። በሰላም ትልቅ አመት በዓል መጥቷልና ይኸው ደግሞ ጨምሮ ደግሞ በዚህ አስር ቀን ደግሞ የጾም ቀኖች ናቸው። እነዚህን ደግሞ እግዚአብሔር ጾመን አበርክተን ለእግዚአብሔር ደግሞ ጻድቃኖች መጽሐፍ ይጻፈነ። እግዚአብሔር ሁላችን እግዚአብሔር ይጻፈነ፣ ይቅር ይበለነ፣ ኃጢአታችን በደላችን አያስብብነ። እግዚአብሔር እሱ አምላክ መሐሪ ወመሰሳአለ እግዚአብሔር ወቀማቶ ብዙሃ ምህረቶ ጻድቅ ምህረቱ የበዛ ማቶ የራቅ አምላክ ማቱን ያርቅልነ፣ ምህረተ ሰላሙን ያምጣልነ። እግዚአብሔር የሰላም የህይወት ሀገር ያደርግልነ። እግዚአብሔር እና እንደዚሁ ይህ አመት በዓል ትልቅ አመት በዓል ነው። ሙሴ ሁለተኛይቱን ጽላት ለመቀበል ሂዶ የዮም ክብር ዕለት ነው ይዞ የገባ ይህን ያለው ጽላታችን እና ያን ሁላ ይቅር ብሎ እንደገና ህዝቡን የማረ ጌታ ዛሬ ደግሞ ይማረን፣ እኛንም ደግሞ ይማረን፣ ሰላሙን ነገር ያምጣልን። ንጉሳችንን ሰላሙን መንግስት ይስጠን።
2: እንደው ሊቀ ካህናት ብርቁ ተገኘ አንዳንድ ቄስ ሚለውን ልስናስቀረኝ ስላለምር ነው ቅር ይለናል። ለህዝብ እስራኤል እንደው ኢትዮጵያ ቤተ እስራኤላውያን ብዙ ጊዜ አንዳንድ አላግባብ የሆኑ ነገሮች ይነሳሉ እና እንደው ህዝቡ በአዲስ መንፈስ በመተሳሰብ በፍቅር አዲሱን አመት እንዲጀምር ምን መልእክት ያስተላልፋሉ? ህዝቡ አዲሱን አመት በሰላም በፍቅር እንዲጀምር እንደው መወቃቀሱ አንዱ አንዱ መግፋቱ እንዲቀር ምን መልእክት ያስተላልፋሉ?
1: ለዚህ እግዚአብሔር አምላክ ይቅር ይበለን ያልኩት ይህን ነው። ወንድም ተወንድሙ እህት ተህቱ ጋር ይኸውም ይጣላሁ ደግሞ እግዚአብሔር ይቅር በአምላክ ነውና ይቅር ይበለን። መተው ነው፣ ይህን ሁሉ መተው ነው። ሁሉም ብልህ አይሆንም። ሞኝና ብልህ አንድ ላይ ነው የሚኖር። ሁሉም ብልህ ሆነን ገና አንኖርም። ዛሬ ግን ሙላው ብልህ ሆንኩ ብሎ ትልቅ የለው ትንሽ የለው አሮጌ የለው ሁሉም ትክክል ዝም ብሎ ሆነ። ስለዚህ እግዚአብሔር እሱ አምላክ ልቦናውን ይስጠን። ትልቅ ምናከብረውን ትልቅ ሲናገር ምንሰማውን ልቦና ወንድም ሲመክር ወንድሙም ይሰማውን እግዚአብሔር ልቦና ይስጠን። ሌላ ምን እንላለን?
0: ጥሩ ሊቀ ካህናት ብርቁ ተገኘ እንደው የኢትዮጵያ ይሁዳያን በኢትዮጵያ ሳሉ የሚያከብሩት ሁኔታ አሁን ካለው እዚህ በእስራኤል ለት ያለ ነው ወይ ልዩነት አለው?
1: የባላቱ መቼም በጣም ልዩነት አለው። ልዩነቱም እንደው ክብረት በዚህም ይከብራል። ይህን ያገን በገጠራችን በጣም ሆኖ ሃይማኖቱ ተጠብቆ ሁሉም ተጠብቆ ነው የሚኖር የነበር እና ስለዚህ ዛሬ ሃይማኖቱ የውላቸው ሁሉም ነገር ጉልድፍድፍ ብሎ ቀርቷል። በምን ሁሉ ተቤት ነው ሁኖ ያለ እና በዚህ እግዚአብሔር ይማረና እግዚአብሔር ቀኑን ይመልስልን ነው ምንል እንጂ ምንም መጨረሻ ነገር የለው።
2: ዘንድሮ የኢትዮጵያውያን እንቁጣጣሽ ዘመን መለወጫውና የእስራኤላውያን አንድ ላይ ነው የወጣው። በአንድ ቀን ልዩነት ነው ያለው ነገ ነው የሚከበር በኢትዮጵያ በእስራኤል ሀገር ደግሞ ያው ቀዳሜ ነገ ዋዜማው ነው። እንዴት ሆኖ ያውቃል አንድ ላይ ወጣው ያውቃል? እንደው ብዙ ጊዜ በርሶ እድሜ በሚያስታውሱት
1: በቀዳሜው ነው በአንድ ላይ መሆኑን
2: እንጂ እንደው እንደዚህ ወጥቶ ያውቃል
1: ይሆናል ሁሉ ጊዜ ይሆናል ቀን ጊዜ ይገጥመዋል። እንደውም ያው አሰራይም ከዚያ ከመስቀላቸው ተጠግቶ የሚውለው ጊዜ አለ። ራቅ የሚባባለው ጊዜ አለ። የኛው ደግሞ ወደፊት የዋለ እንደሆነ የነሱ ወደኋላ የሆነ እንደሆነ ያውም ድርቅ ነው ዘንድሮ የኛው ወደኋላ ሆነ እያሉ ይህን ይሉ ነበር። የኛው ወደፊት ወደኋላ የቀረ እንደሆነ ዝናቡ ይመጣል።
0: ጥሩ መጨረሻ የሚያስተላልፉት መልእክት ካለን ጊዜ አንጻር የሚያስተላልፉት መልእክት ካለ
1: ይኸው ማስተላልፈው ሰላሙን ነገር ይስጠና ህዝቡን እግዚአብሔር ይባርክልና ልቦናውን ይስጠና የሙሴን ህግ ምን ጠብቅ ያርገና በተዛዙ በህጉ ምን ሄድ ያርገና የአመት በዓል ትልቅ አመት ባለው የምህረት አመት ባለው እና ምህረቱን የላክልና ለሞተ ጽድቁን ላለ ጤናውን ላለ ሰለ ሰራተኛ ጤናውን ሰጦ ስራውን ይባርክልና ሀገሯን ሰላም መንግስቷን ሰላም ያደርግልና የሰላሙ መንግስት ይስጠና።
0: እናመሰግናለን።
2: ሀክሰማያህ ሸናቶባ መልካም አዲስ ዓመት ይሁንልዎት።
0: ለእርሶም ለቤተሰቦትን መልካም አዲስ ዓመት እንመኛለን። እንግዲህ ስርጭታችን ሊጠናቀቅ አንድ 3 ደቂቃዎች ይቀራሉ። ግን ከዛ በፊት የግድ ስቱዲዮውን መልቀቅ ስላለብን የቀሩትን ጊዜያት መጠቀም አንችልም። እንግዲህ ባልደረባችን ይሻያው ደጉ ለቴክኒክ ባለሙያችን ያይር ኒውማን እናመሰግናለን።
2: ምሽት 7 ሰዓት ላይ እንደገና ከድመልሽ ጋር እንገናኛለን።
0: መልካም በዚህ አጋጣሚ ለእስራኤላውያን ለመላ እስራኤላውያን ለመላ ኢትዮጵያውያን
2: እንቁጣጣሽ
0: መልካም አዲስ ዓመት እንላለን። ኢትዮጵያ እንግዲህ ከዛሬ ምሽት ጀምሮ በጣም ደም ኢኮኖሚያ ማሽ ዛሬ ምሽት ያው
2: ዋዜማው ዛሬ ምሽት ነው። አዎ ነገ በዓሉ ነው። መልካም አዲስ ዓመት ሻናቶባ እንቁጣጣሽ አንድ ላይ ነው ያለው። እንግዲህ ጥሩ ዘመን ነው፣ ጥሩ ምልክት ነው።
0: አዎ እናመሰግናለን። ሰሞኑን በቢኖሩን ስርጭታችን በበዓሉ ምክንያት እንግዲህ የምናቀርባቸው የበዓላት ዝግጅቶች ነው። ይህን ታሳቢ እንዲያደርጉ አድማጮቻችን እንዲያዳምጡን እንጋብዛለን። ደህና ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ለቱ እንደ ኢብራሂም ዘመን አቆጣጥር ዮም ሐሚሺ ካፍሄት በኤሉል ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጥር ሴፕቴምበር 10 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ጳጉሜ 5 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሄሌል ጉትማን ሲሆን የስቱዲዮ ተረኛ አስተናጋጁ ሰጠኝ ዘመንና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ከእንግዶች ከድምጻውያን እንግዶች ጋር የተደረገ ቃለ ምልልስ ይቀርባል። ከአድማጮች ጋርም በወቅታዊ ጉዳይ በበዓላት ዙሪያ እንወያያለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በሰጠኝ ዘመነ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ ፕሬዝዳንት ሄርጾግ በልጆች ዙሪያ የሚታዩ ችግሮችን ለመፍታት ሁላችንም ጥረት ማድረግ አለብን የሚል ጥሪ ለህዝቡ አቀረቡ። የ26ኛው ክኔሴት ምርጫ የሚወዳደሩ የፖለቲካ ፓርቲዎች በምርጫ ውጤታማ ለመሆን የሚያካሄዱትን እንቅስቃሴ እንደቀጠሉ ነው። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አልፎ አልፎ እርምጃዎችን መውሰዱን እንደቀጠለ መሆኑን የአካባቢው ወሬ ምንጮች ዘገቡ። ኢራንም አኮሽ በተባለው ተራራ በሚገኘው ኒውክሌር ተቋም አካባቢ እንቅስቃሴ እያደረገች መሆኑን ከሳተላይት ላይ የተቀረጸ ምስል አመላከተ ተባለ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ፕሬዝዳንት ሄርጾግ በልጆች ዙሪያ የሚታዩ ችግሮችን ለመፍታት ሁላችንም ጥረት ማድረግ አለብን የሚል ጥሪ ለህዝቡ አቀረቡ። ፕሬዝዳንት ሄርጾግ ዘ አሌኑ የተሰኘውን በልጆች ዙሪያ የማገልገልና ግጭት የመፍጠር ሁኔታን ለመዋጋት የተቋቋመው ብሔራዊ ድረገጽ ሲመርቁ ባሰሙት ንግግር በልጆች ዙሪያ ያሉ መረጃዎች የሚጠቁሙት ሁላችንም ብዙ መስራት እንዳለብን ነው። እርዳታ የሚያስፈልጋቸው ልጆች ካሉ ማገዝ አለብን። ሁላችንም ለእናንተ ቆመናል። ድረገጹን ያቋቋም ነው ለታዳጊ ልጆችና ወጣቶች ሲባል ነው። በልጆች ዙሪያ ችግሮችን ብናይም ሁልጊዜ እንዴት መርዳት እንዳለብን ላናውቅ እንችላለን። እናም በልጆች ዙሪያ መገለልን፣ ግጭትና የመሳሰሉትን ስንመለከት በጸጥታ መመልከት የለብንም። ጣልቃ መግባት ይገባናል። ድረገጹ ለልጆች ብቻ ሳይሆን የሚያገሉና ግጭት ውስጥ ለሚገቡ ለወላጆችና መምህራንም ይሰራል። ድረገጹም በፕሬዝዳንቱ ጽህፈት ቤት ድረገጽ ይገኛል ብሏል ሄርጾግ። ለ26ኛው ክኔሴት ምርጫ የሚወዳደሩ የፖለቲካ ፓርቲዎች በምርጫው ውጤታማ ለመሆን የሚያካሄዱትን እንቅስቃሴ እንደቀጠሉ ነው። በመጪው ጥቅምት ወር 2026 ዓ ም የሚካሄደው የክኔሴት ምርጫ የሚወዳደሩ ፓርቲዎች ቁጥር 38 ሲሆን ፓርቲዎች አዳዲስና ነባር አባላትን በማቀፍ ለምርጫ ቦርድ ስም ዝርዝራቸውን ከሁለት ቀናት በፊት ማቅረባቸው ይታወሳል። ፓርቲዎችን በተመለከተ ከህዝብ ላይ የሚካሄዱ ግምገማዎች እንደሚጠቁሙት በአሻርና ሊኩድ ፓርቲዎች መካከል ያለው ልዩነት የተወሰነ ነው። አንዳንድ ፓርቲዎችም የክኔሴት መቀመጫ የማገኙ እንዳሉ በግምገማው ተጠቁሟል። ምንም እንኳ በህዝብ ግምገማው ትክክለኛ ውጤት የሚናገር ባይሆንም ሁኔታው ግን አመላካች ሳይሆን አይቀርም የሚሉ የፖለቲካ ተንታኞች አሉ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አልፎ አልፎ እርምጃዎችን መውሰዱን እንደቀጠለ መሆኑን የአካባቢው ወሬ ምንጮች ዘገቡ። የእስራኤል አየር ኃይል ዛሬ በደቡብ ሊባኖስ ንባቲ አልፎካ በተባለችው ከተማ ሶስት ጊዜ እርምጃ መውሰዱ ተዘግቧል። የእስራኤል መከላከያ ሰራዊት የህዝበላና አንዳንድ ሽብር ለመፈጸም የሚጥሩ አካላትን እንቅስቃሴ ለማስቆም በደቡብ ሊባኖስ አልፎ አልፎ እርምጃ የሚወስድ መሆኑ በየጊዜው ይገለጻል። በተመሳሳይ ሁኔታ በአዛም የሽብርተኞችን እንቅስቃሴ ለማስቆምና በጥቅምት ሰባቱ የሽብር ጥቃት የተሳተፉ አሸባሪዎች ላይ እርምጃ መውሰዱን እንደቀጠለ ነው መከላከያ ሰራዊቱ። ኢራን ማኮሽ በተባለው ተራራ በሚገኘው ኒውክሌር ተቋም አካባቢ እንቅስቃሴ እያደረገች መሆኑን ከሳተላይት ላይ የተቀረጸ ምስል አመላከተ ተባለ። የማኮሽ ተራራ የኢራን ማዕከላዊ የኡራኒየም ማብለያ ተቋም ሲሆን የዓለም የተከለከሉ ጦር መሳሪያዎች ተቆጣጣሪ ድርጅት ኃላፊ ራፋኤል ግሮሲ እንዳሉት ኢራን በማኮሽ ተራራ በሚገኘው የኒውክሌር ማብለያ እንቅስቃሴ ስታደርግ ታይቷል። የድርጅቱ ተቆጣጣሪዎችም ወደ ቦታው እንዲገቡ ኢራን አትፈቅድም ብሏል። ቃል አቀባያችን ጋይማያን ካደረሰን ዘገባ መረዳት እንደቻልነው የአቶም ተቆጣጣሪ ድርጅት አባላት የኢራንን እንቅስቃሴ በተመለከተ ለጸጥታው ጥበቃ ምክር ቤት ትላንት ምሽት አቅርቧል። ይህ በእንዲህ እንዳለ ኢራን በማኮሽ ተራራ አካባቢ የምታደርገውን እንቅስቃሴ እንድታቆም ፕሬዝዳንት ዶናልድ ትራምፕ ማስጠንቀቃቸው ይታወሳል። በሌላ በኩል በአሜሪካና ኢራን መካከል ያለው ግጭት እንደቀጠለ ነው። በተለይ በሆርሙዝ የባህር ወሽመጥ አካባቢ በመርከቦች እንቅስቃሴ መስተጓጎል ምክንያት አሜሪካ በኢራን ላይ እርምጃ ስትወስድ፣ ኢራንም በተመሳሳይ ሁኔታ በፋርስ ባህረ ሰላጤው ሀገራት በሚገኙ አሜሪካ ጥቅሞች ላይ ጥቃት መፈጸሟን እንደቀጠለች ነው። አልጄሪያ ከተባበረችው አረብ ኤሚሬትስ ጋር ዲፕሎማሲያዊ ግንኙነቷን ማቋረጧን አስታወቀች። ቃል አቀባያችን ዩቫል ኤምባር ካደረሰን ዘገባ መረዳት እንደቻል ነው የተባበረችው አረብ ኤሚሬትስ በአልጄሪያና አካባቢው ልዩነት እንዲፈጠር ጥራለች በማለት የአልጄሪያ ባለስልጣናት ካሁን በፊት ቅሬታ ማሰማታቸው ይታወሳል። የተባበረችው አረብ ኤሚሬትስ በጉዳዩ እስካሁን ምላሽ አልሰጠችም። ስፖርት። የ2026-2027 የአውሮፓ ሻምፒዮን የማጣሪያ ጨዋታ ዛሬ ምሽት ይካሄዳል። ዛሬ ምሽት ከሚካሄዱ የመጀመሪያ ዙር ጨዋታዎች መካከል ሻክተር ዶኔትስክ ከፒኤስቪ፣ ኒርቫቼ ከሮማ፣ ባየርን ሙኒክ ከቦግሊምት፣ ማንቸስተር ዩናይትድ ከሳባ፣ ስላቪያ ከፕራህ፣ ከሌንስ ኮሞ ካርቪ ሌዝቢንግ ጋር ይጫወታሉ። የገንዘብ ምንዛሬ። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በሶስት ሸቅል ከሁለት ሳንቲም ሲመነዘር አንድ ዩሮ በሶስት ሸቅል ከ51 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ፣ በነገ ዕለት ሙቀቱ በመጠኑ ይቀንሳል ተብሎ ይጠበቃል። ቅዳሜም ከነገው ጋር ተመሳሳይ የአየር ጸባይ ይኖራል። እሁድ ግን ሙቀቱ ይጨምራል ብለዋል የዘርፉ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም እና አካባቢዋ 30፣ በቴላቪቭ እና አካባቢዋ 31፣ በሃይፋ እና አካባቢዋ 30፣ በኤርሸባ እና አካባቢዋ 33፣ በኤላት እና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ወደ ወቅታዊ ዘገባ እናልፋለን። ወርቅነሽ ዓለም አቀፉ የአቶም ቦምብ ተቆጣጣሪ የተከለከሉ መሳሪያዎች ተቆጣጣሪ ድርጅት በኢራን ማኮሽ በተባለው ተራራ አካባቢ ያለውን እንቅስቃሴ በሳተላይት ምስል እንዳየ አስታውቋልና ሁኔታው እንዴት ነው? ፕሬዝዳንት ትራምፕ ማስጠንቀቀዋል።
1: አዎ፣ እውነት ግን ፕሬዝዳንት ትራምፕ ቀደም ብለው አስጠንቅቀው ነበር። ይሄ ማኩሽ የተባለው ተራራ አካባቢ እንግዲህ በሳተላይት ምስል ላይ ተረዳሁት እንዳለው ዓለም አቀፉ የአቶሚክ ቦምብ ተቆጣጣሪ ተቋም እንቅስቃሴ እያደረጉ እንደሆነ ኢራናውያን ያን አካባቢ ከዋናው የኢራን ኡራኒየም ማብላያ ጣቢያ ቅርብ እንደሆነ ነው የሚነገረው። በስተደቡብ በኩል ነው እንግዲህ ማኩሽ በተባለው ተራራ ዋሻ ውስጥ እንግዲህ እንቅስቃሴ አለ እየተባለ ነው እና ጥርጣሬ አለ። ምናልባት ኢራን ስምምነቱን አፍርሳ እንቅስቃሴ ያደርጋለች የሚል ጥርጣሬ እንዳለና ዓለም አቀፉ የተከለከሉ የጦር መሳሪያዎች ወይም የአቶሚክ ቦምብ ተቆጣጣሪ ተቋም ከኢራን ጋር ተያይዞ የኢራንን የሚመለከት የኒውክሌር ጦር መሳሪያ ግንባታ ፋይሉን በተባበሩት መንግስታት ድርጅት ወደ ጸጥታው ምክር ቤት ትናንት ምሽት ያስተላለፈ መሆኑንም ተገልጿል፣ አስታውቋል። ምክንያቱም ኢራን አጠራጣሪ ስለሆነ እንቅስቃሴዋና ስምምነቱን ዓለም አቀፉን ስምምነት አፍርሳ እንቅስቃሴ ያደረገች ሳይሆን ስለማይቀር ምርመራን ይደረግበት ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፋይሉ የተላለፈ መሆኑንም መረጃዎች እየተመለከቱ ነው። ሰጠኝ፣ አንተስ እንዴት አየኸው?
0: አዎ፣ እንግዲህ የሚያስደንቅ ነገር አይደለም። ኢራን አሁንም በአቋሟ እንደቀጠለች ነው። የአሜሪካ አቋም በላላ ቁጥር የኒውክሌር እንቅስቃሴዋን ማድረጓን ታቆማለች የሚለው ዘበት ነው። ምክንያቱም እልህ የተያያዙ ነው የሚመስል ወይም ደግሞ በስምምነት እንድታቆም የኒውክሌር ተቋማት የኒውክሌር ጦር መሳሪያ ግንባታ የሚያግዘውን የኡራኒየም ማዕድን ለኢራን ሌላ ገለልተኛ አገር ውስጥ እጅ አልገባም። በኢራን ላይም ያለው ጦርነት ወይ አበቃ አልተባለም ወይ አለ አልተባለም። ስለዚህ ኢራናውያን ለምን ዝም ብለው ቁጭ ላሉ የሚለው ይሄ እንግዲህ እንደው ጥያቄ ነው መስሎ የሚታይ። ምክንያቱም በፊትም ቢሆን ኢራናውያን ጸረ እስራኤል፣ ጸረ አሜሪካ እንቅስቃሴያቸውን የሚቀጥሉ ናቸውና አይደንቀኝም። አሁን አሜሪካ ናት ማስቆም ያለባት ይህን ጉዳይ፣ እስራኤል ነች ማስቆም ያለባትና ኢራን እንቅስቃሴዋን በማኮሽ ተራራ የሚገኘው እዚህ የኒውክሌር ግንባታ ተቋምንም ይሁን ሌሎችንም እያደሰች እየሆነ እንደሆነ ሰምተናል ካሁን በፊትና የአሜሪካ አቋም ጠበቅ ካላለ፣ እስራኤልም እርምጃ ካልወሰዱ ኢራን በእንቅስቃሴዋ ትቀጥላለች እና ይህም የሚሰጋው ስጋት አሁንም ወደፊት ለደህንነታችን ከፍተኛ ስጋት ይሆናል የሚባለው ይሄ ነው። ስለዚህ የአሜሪካና የእስራኤል የአካባቢ ሀገራት ሁኔታ የበለጠ እስካልተጠናከረ ድረስ ኢራን በተቃራኒው ነው የምትመጣ።
1: አስቸጋሪ ነው የኢራን ጉዳይ። አሁንም እንደው ሌላው ርዕሰ ጉዳያችን እዛው ኢራን ጋር የተያያዘ ነው። ኢራን ጊዜና አጋጣሚ እየጠበቀች በተለይ በአሜሪካ ተቋማት ላይ፣ በመካከለኛው ምስራቅ በሚገኙ የአሜሪካ ተቋማት ላይ ጥቃት ማድረሷን እንደቀጠለች ነው። ትናንት በዮርዳኖስ በሚገኝ ወታደራዊ የአሜሪካ ወታደራዊ ካምፕ ላይ ጥቃት ማድረሷ ተገልጾ ነበር። ዛሬ በወጡ መረጃዎች ደግሞ ሰጠኝ 9 የሚሆኑ የአሜሪካ ተዋጊ የጦር አውሮፕላኖች ላይ ጉዳት ማድረሷ በሚሳኤል እየተገለጸ ነው። እንግዲህ ቀላል ነገር አይደለም፣ 9 የጦር አውሮፕላን ላይ ጉዳት ማድረስ በሚሳኤል ጥቃት እና ኢራን ቀስ እያለች ምናልባት በጦርነቱም ታላቅ ድል የማግኘት ሂደትን ልታገኝ እንደምትችል እየሞከረችም እንደሆነ እየታየ ነው እና እንዴት ነው ጉዳይስ?
0: አሁን በኢራን በኩል የሚታየው ኢራን ከአሜሪካ ጋር ጦርነት ውስጥ ነኝ፣ ስለዚህ ለሚወሰድብኝ እርምጃ የአጸፋ መልስ እርምጃ ወስዳለሁ ነው፣ አጸፋ ወስዳለሁ ነው። ስለዚህ አሁን በዚህ በሆርሙዝ የባህር ወሽመጥ አካባቢ የመርከቦችን እንቅስቃሴ ስታስተጓጉል አሜሪካ እርምጃ ስትወስድ፣ ኢራን ደግሞ በተቃራኒው በዚህ በጎረቤት ሀገራት በፋርስ ባህረ ሰላጤ ሀገራት ለእሷ ያመቻል ደካማ ናቸው ብላ በምትገምታቸው ሀገራት ላይ እርምጃ ትወስዳለች እና በዮርዳኖስም እንደዛ ነው። ዮርዳኖስ አሁን ለጊዜው የመከላከል አቅሟ ከሌሎች ሀገራት አንጻር ሲነጻጸር ዝቅተኛ ስለሆነ ያን ያመቻት ይመስላል እና እርምጃ የምትወስድበት ለይታ ለምን አሁን ዮርዳኖስ ምን አደረገች ቢባል በአሁኑ ወቅት ከሌሎች ሀገራት በተሻለ ለአሜሪካ የምትደግፍ አይደለችም። ግን በዚሁም ከቅርብ ርቀት እስራኤልንም ለማስፈራራት አይነት ነው የሚመስልና ውጥረቱን የበለጠ ለመጨመር ነው ካም በፊትም በኢኮኖሚው በኩል መፈናፈኛ ስታጣ ኢራን እርምጃ ተወስዳለች የሚለው ስጋት አሁንም በእስራኤል በኩል አለ። እንግዲህ የመከላከያ ሚኒስትር እስራኤል ካጽም ሁኔታው ምናልባት በባላት አካባቢ ኢራን ጥቃት ልትፈጽም ትችላለች የሚል ግምታቸውን የገለጹ ያለበት ሁኔታ አለና ለማንኛውም ኢራን አርፋት ቀመጥም አሜሪካ ለወሰደችው እርምጃ ያጻፋ መልስ ተሰጣለች። ስለዚህ ውጥረት ውስጥ ካልቆመ ድረስ ያው በተኩስ ተኳኮሱ እንደቀጠለ ጉዳት ማድረሱ በዛም በዚህም ይቀጥላል። ስለዚህ በጣም አስቸጋሪ ነው አሁን እንዴት እንደምታስቆመው አሜሪካ ይህን ጦርነትና እንግዲህ አንቺም ምጨምርካለሁ።
1: እኔ ብዙም ጨምረው የለም የአሜሪካና ኢራን ጉዳይ ትንሽ አሰልቺ የሆነ ስለመጣ አንዱ አጥቅቶ ያለ የለ ጦርነት ነው። ደግሞ እንዲያን ጦርነት ብዙ ዋጋ ያስከፍላል እንዳልከው ጊዜም ሊወስድ እንደሚችል ነው የሚታየው። አሁን CBS የተባለው ቴሌቪዥን ጣቢያ ነው ይሄን መረጃ ያወጣው። እንግዲህ CBS የተባለ መገናኛ አውታር ሌላም ሬዲዮም ሊኖረው ይችላል፣ ሰፊ የታወቀ መገናኛ አውታር ነው። ከ9 የጦር አውሮፕላኖች መካከል አንደኛው ጉዳት በጣም እንደደረሰበት ክንፎች ሁሉ እንደተጎዱ ነው የተገለጸው በመረጃው። በሰው ላይ የደረሰ ጉዳት አልተገለጸም። ለማንኛውም ግን 9 የጦር አውሮፕላኖች ላይ ጥቃት ማድረስ ማለት ከባድ ነው። እንግዲህ አሜሪካ ብትሆን ነው እንጂ ሌላ ደ ሀገር ቢሆን 9 የጦር አውሮፕላኖች ሲጎዱ አየር ኃይሉ ምን ያህል እንደተጎዳ መገመት ይቻላል። እና የኢራን ጥቃት እንዳልከው ሚናቅ አይደለም፣ ከባድ እየሆነ የመጣ ይመስላል።
0: በትክክል መቼም ኢራንን በመናቅ አሜሪካ እንጂ አሁን በጦርነቱ ውስጥ በዚህ በመካከለኛው ምስራቅ በፋርስ ባህረ ሰላጤ ሀገራት በኢራን ጥቃት ስንት አሜሪካ ላይ ጉዳት እንደደረሰ እኮ እናውቃለን። በተለያዩ ዘገቦች ለሀገሪቱም የቀረበ ሪፖርት አለና በቢሊዮን የሚቆጠር ዶላር ነው የከሰሩት። እና ይህ እንግዲህ ደህና መከላከያ እስከሌለ ድረስ ዮርዳኖስ ላይ በቀላሉ ማጥቃት ከቻሉ ሌሎች አካባቢም ለምን ወደዚህ ወደ እስራኤል አይተኩሱም? የእስራኤልን ያጸፋ መልስ ያውቃሉ። ወደ ኢራናውያን ተዘጋጅተዋል ከ40 ዓመት በላይ። ስለዚህ በዚህ በመካከለኛው ምስራቅ ያለውን እንቅስቃሴ ማስቆም ነው የሚፈልጉ፣ በእነሱ ላይ የሚደረገውን ጫና ለማስቆምና ይሄ ሁሉ እኔ እንደማስበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተወላወለ አቋም የፈጠረው ችግር ነው። ምን
1: እውነት ነው እንግዲህ የእስራኤል ለመከላከያ ሰራዊት በሊባኖስ ላይ ጥቃት እያደረሰ እንደሆነ በተከታታይ ዘገባዎች እየወጡ ነው። የሂዝቦላ ድርጅት ደግሞ የሊባኖስን መንግስት እየተቸ ይገኛል። እስራኤል ጋር የምታደርጉት ድርድር ውጤት አላመጣም፣ 7 ጊዜ በላይ ተገናኝታችሁ እና እንዲሁ ድካም ነው ይላል። እንደው ምናልባት አሁን በዓሉን ቅድም ያልከው ነገር አለ፣ ኢራንም ልታጠቃ ትችላለች በዓሉ ምክንያት በማድረግ በእስራኤል ላይ የሚል ጥርጣሬና ስጋት አለ። የሂዝቦላ ድርጅት እውነት ምናልባት ያልተጠበቀ ነገር ያደርግ ይሆን?
0: ሂዝቦላ የኢራን ቀኝ እጅ ነው። ከኢራን ትእዛዝ ከተቀበለ አሁን አንጻራዊ ሰላም የሰፈነ ቢመስልም የኢራን የቀኝ እጅ ነውና ኢራን ካዘዘችው ተኩስ ሊከፍት ይችላል። ግን አሁን አቅሙ ሀገሪቱን ሊጎዳ ስለሚችል ለጊዜው ተኩስ የሚከፍት መስሎ አይታይም። ግን ኢራን ካዘዘችው ያደርጋል። ስለዚህ ማንኛውም ነገር በዚህ በአካባቢ ላለው እኛ እስራኤል ራሷን በራሷ ነው እንግዲህ መቋቋም ጥረት ማድረግ ያለባት ነው የሚጨምረው ካለ
1: ነው። የለም ያው እንግዲህ እንዳልከው ነው፣ እስራኤል ከአሜሪካ ጋር ጥሩ ወዳጅ ብትሆንም ግን ደግሞ የራሷን ለሉዓላዊነት የህዝብና የድንበሯን ጥቅም ለማስከበር ጥም ድንበሯን ለመጠበቅ ስትል ከዚህ በፊት እንደነበረው እውነት ነው ያን መተጠብቆ መዝለቅ አለበት። በበዓላት ጊዜ ብዙ ጊዜ የሚጠበቅ ነው። በእርግጥ ጠላት እርምጃ መውሰድ ማጥቃት ይፈልጋል፣ በእስራኤል ላይ ጥቃት ማድረስ ይፈልጋል። ጥንቃቄ ማድረጉ በዚህ አጋጣሚ በይሁዳና ሰማርያ
0: የእስራኤል መከላከያ ሰራዊት በከፍተኛ ተጠንቀቅ ላይ ነው ያለው። አሁን በበዓላት እንደ በፊቱ እየተዘናጋ አይደለም፣ የጦር ልምምድ ሁሉ አድርጓል።
1: ጥሩ የሚገባ የሚጠበቅም ነው። አዎ ጥሩ ነው። እንግዲህ ካለን ጊዜ አንጻር ወደሚቀጥለው የሳምንታዊ ወይም የተዘጋጀ ፕሮግራም እንለፍ። ከሽ
2: ጤና ይስጥልን የተከበራችሁ አድማጮቻችን፣ ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው ፕሮግራማችን 2 አርቲስቶች ከኢትዮጵያ እዚህ ለዝግጅት የመጡ አሉ። ሙዚቀኛ ስዩም መቃል ገብሬና ሙዚቀኛ ለምለም ኃይለ ሚካኤል እዚህ ስቱዲዮአችን ይገኛሉ። ከአይቸው ጋር ሁነን ቃለ ምልልስ እናደርግላችኋለን። እንኳን ደህና መጣችሁ።
3: እንኳን ደህና ቆያችሁን።
2: አይቸው እንኳን ደህና መጣ።
3: እኔንም እንግዳ አደረከኝ።
2: አዎ ከእንደሱ ጋር ስለመጣ
3: እንኳን ደህና መጣችሁ ብለናል። እንዴት ናችሁ?
4: ደህና ነን እግዚአብሔር።
3: እንዴት ነው ስራይል? እንዴት አያችኋት?
4: በጣም አሪፍ ነው።
5: በጣም ናይስ።
3: በቃ በዚህ ቃላት ብቻ ነው?
2: ለመጀመሪያ ጊዜያችን ነው።
5: ለመጀመሪያ ጊዜያችን ነው? ግን ከዚህ በፊት በጣም እናውቃታለን ከልጅነት ጀምሮ
2: በታሪክ።
5: አዎ ሶባካል ደሞ ስናገኛት በጣም ከባድ ስሜት።
2: እስኪ እንደው ከመጣችሁ አጭር ጊዜ ቢሆንም ያስደነቃችሁን ነገር አጫውቱን።
4: ብዙ ነገሩ እኔ ከገባው ጀምሮ በቃ የራስነት ስሜት የራስየ የሆነ ነገር እንደሆነ ነው ፊልም ማድረግ የነበረውና የተለያዩ ቦታዎች ላይ መሄድ ይችላልና ድሮ ልጅነን የምናቃቸውን ታሪኮች ባይናችን የማየት እድል አጋጥሞናልና ለኔ በጣም መንፈሳዊም ስጋዊም ሐሴት ያደረኩበት ቦታ ነውና እስራኤል ትልቅ ሀገር ነው። በጣም ደስ ይላል።
2: ሲዩ መቃል
5: ለሊ እንዳለችው ነው የተለየ ስሜት ስትደስካውን ዛሬ ከአይቸው ጋር ከወንድማችን ጋር በጣም ባለውለታችን ነው ብዙ ቦታ ነው ያሳየን። በጣም ጥሩ ስሜት ነው ያለኝ አሁን በጣም በጣም።
3: እንኳንም ጠይቃችሁ በቀጥታ ወደ ስራው ልግባ እንዳይመስልህም እንዴ?
2: አዎ።
3: ወደ ሙዚቃው ዓለም እንዴት ገባችሁ?
4: ያ የሙዚቃው ዓለም ላይ የገባ ነው እንግዲህ እኔ ቲያትሪካል አርት ነው የተማርኩት። ሙዚቃ ደስ የሚለኝ ሙያ ነው። ሞር ግን ቲያትሩ ላይ እና ፊልሙ ላይ ነበር ፎከስ ማድረገውና ለተምሽ የሚገባውት እዛ ነበር። እዛ ግን የማይለያዩ ሙያዎች ናቸው። በደንብ ነው የምትተውነው። አካል ስሜትን ከድምጽ ጋር ሆኖ ነው የፐርፎርሚንግ አርት የቮካልም የእንቅስቃሴም ጥበብ ነውና በሱ አማካኝነት ለአክቲንግ ኮርስ ማሟያ የምንወስዳቸው የድምጽ ኤክሰርሳይዞች ናቸው። ድምጽሽ ለዘፈን ይሆናል ዘፋኝ ማለት ያለሽ ወደሚል አስተያየት መጥቶ ወደ ሙያው የገባሁት በዛ መንገድ ነው።
2: አይቸውን ግን ድምጽህ ለንግግር ብቻ ነው ያሉት እስካሁን። ያንተስ የሙዚቃ ጀማመር?
5: እኔም ያው በታዳጊነት ዝም ብሎ ድምጽ ያለኝ መስለኝ ነበር። ከዛ ያው ደሴ ነው ተወልጄ ያደግኩት ወደ ጦሳ ጠጋ ያልኩ እዛ ትንሽ መለማመድ ከዛ ወደ ቤተሰብ መምሪያ ማዕከል ወጣት ማዕከል ገባው ከዛ ጀመርኩ እዛ ከዛ ወደ ክለቦች ያልኩ እዚህ ደርሰናል በእግዚአብሔር ፈቃድ።
2: ለዛ ነው ብዙ ጊዜ የወለደ ዘፈኖች
3: ይታበዛ ሰጠይ። በጣም የሚገርም ሁኔታ በተለይ ለምለም መምህር ነች።
2: እና
3: ይሄንም እንዳውም የመምህር እጥረት አለብን አይደል? እዚህ
2: ተቀር
5: ናይስ
4: አለ ግዜ ተፈቀደ ሌላ 5 ቀን ብቻ ነው ማርጌ መጣና እንግዲህ አንድ ክረምት አገኘው ይሄድ ይሆናል።
2: ጥሩ ያንቺስ እድገትሽ ወልደትሽ የት ነው?
4: ተወልጄ ያደኩት ባሌ ነው፣ ባሌ ክፍለ ሀገር። ከዛ ወደ አዲስ አበባ ለትምህርት ነው የመጣሁት። ያው የተማርኩት ቲያትር ስለሆነ ቲያትር ልትሰራ የምትችለው አሁን ላይ ኢትዮጵያ ውስጥ አዲስ አበባ ብቻ ነው። አብዛኛውን አዲስ አበባ ተሰርቶ ነው ኢቭን ወደ ሌሎች ክፍለ ሀገሮችም ሄደ ልታሳይ የምትችለውና ሞር ጥንስሱም ያለው የስራ እድሉም ያለው አዲስ አበባ ስለሆነ አዲስ አበባ ቆየው። ግን እንደ እድል ሆኖ የኛ ፕሮጀክትም ላይ ከዛም በፊት ከዛም በኋላ ሙሉ ኢትዮጵያን የማየት እድል ነበረኝና ሶኔ ሙሉ ኢትዮጵያ ሀገሬ ነው።
2: ካንቺ ጋር የሆነ ቡድን ነበራችሁ ስትሰሩ የነበረ? አሁንም በሙዚቃው ዓለም የቀጠሉ ጓደኞች አሉሽ? እስኪ ስለዛቸው።
4: አዎ የኛ የሚባል ፕሮጀክት ነበረ። ምናልባት በርካታ የዛሬ 15 ዓመት አካባቢ ነው ፕሮጀክቱ የጀመረው። እዛ ሰዓት ላይ አማራ ክልልና አዲስ አበባን ታርጌት ያደረገ ሬዲዮ ሙዚካል የሆነ ድራማ ነበር የምንሰራው። ሶ 5 ነበር። አብዛኛውን የኢትዮጵያን ማህበረሰብ የህይወት ታሪክ የሚገልጽ ሴቶችን ኢምፓወር ለማድረግ የተቋቋመ ፕሮጀክት ነበር። እዛ በዛ መልኩ ነበር የተገናኘ ነው። እስካሁን ድረስ አብዛኞቻችን እንገናኛለን አበልጆችም ሆነን።
2: ጥሩ
3: ግንኙነቱን አሻሽሎታል ማለት ነው። ለምለም እንኳን መምህር ነበርሽ፣ ሙዚቀኛ ባትሆን ምን ትሆን ነበር?
5: ኮስ ጆርጅ
3: ኳስም ትሞክራለህ ማለት ነው?
5: በጣም አሪፍ ነበርኩ ድሮ በጣም።
2: አሁንም አቋም ለኳስ ጥሩ
5: ኳስ ተጫዋች በጣም ሙድ
2: ማን ደጋፊ ነህ ከውጭ?
5: ዩናይትድ
2: ያርሴናላቸው
3: ገበሬዎች ድሮም።
2: የተለያዩ ነጠላ ዜማዎች አሏችሁ። በተለይ አንተ በቅርብ ጊዜ ዘነጡ ጎጃሞች ዘነጡ የሚለው ዜማ የበለጠ ያስታወቀህ ይመስለኛል። ከዛ በፊትም የወሎ ዜማዎችን ብዙ ሰርተሃልና سكيس لسو نغرنا زابالا تنشتا جاواتلن
5: بزو زفنو چال يزاري عصرا ولا تامتنو زفن ما وطاتي جمر كتري اوكي لجي يالونو يجمر كتو موزيكا ونا انجدي بزو تلفتو فقادو هننا يكزابر عون بأسرين يو سنجل يبلتا هزب قادر شالو بتام دستان يعني بزا زنتو كزنتو بفيت يولو سرا زمانهم سراو چالون يرايا سراو چالون كذا فاينالي زنتو كذي بوالا دمو يكتلا لهم كونجو كوندرين يارمو يازقا جون كوندر موزيكا
2: تروسكي زنتو نازنت اتاول
5: قجامي ولله مرتو يمي زراهو

0: ندو بقات جنو فتل تشكر كرومتو زلكو زلكو قجامو زلكو بلاي متو بتاسي تبكو حمام سوناتي حمام كهلاتي حمام سوناتي حمام كهلاتي زلكو زلكو اسرائيل زلكو انمو تايفرهينا اناي تشهنكو
1: በጣም ደስ ይላል። አንቺ ደግሞ አልበምን በቅርቡ አውጥተሻል። እዛም በፊት ነጠላ ዜማዎች ነበሩሽ። እስኪ አንዱን ተጫውችልን ስለ አልበምሽም ስለአለሽ የሙዚቃ ህይወትም ትንሽ አጫውችን።
2: ያ እኔም ከኛ በኋላ ወደ ህዝብ እየደረስኩት ላሊበላ በሚለው ሙዚቃ ይ ነው። ከዛ በኋላ አልበም አለኝ።
3: አሱ ነው የመጀመሪያ ስራሽ?
2: በደንብ ህዝብ ደርስ ጋር የደረስኩት አይ ቲንክ በላሊበላ ብቻውን አልበም የሆነው ሙዚቃ ነው ላሊበላ።
4: ይገርም።
2: ከዛ በኋላ ነው ማያዬ የወጣው። ከማያዬ በኋላ ደግሞ እንዳመለየ የሚባል ቆንጆ ሙዚቃም አለኝ። ላሊበላ ነው ብዙ ሰው ያለው።
1: እስኪ አንዱን
3: ላሊበላ ይመረጣ
0: በጣም

0: ስምት እያለ ይቀጥላል።
1: የሁለታችሁም ድምፅ በጣም ደስ የሚለው እዛ ኦሪጂናሉ ላይ የምንሰማውን ነገር ነው እና በእውነት ብዙ ጊዜ እንደዚህ አይነት ነገሮች አያጋጥሙንም።
2: አድናቂዋ ነኝ በነገራችሁ ላይ ከልቤ ነው የምላችሁ።
3: በጣም ደድሎ ሁለታችንም እርስ በርስ በጣም ለእስራኤል የተጋበዝ ነው እና
2: ለመጀመሪያ ጊዜ አብረን ለመስራት ከሀገር ወተን ባንድ ላይ ለሊጋ እና በጣም አድናቂዋ ነኝ።
4: ስራችሁ እንዳለ ሆኖ ያው አርብ ማለት ነው ደሪካ መካቢም 8 ሪሾ ለጾን ተሳያላችሁ። እያንዳንዳችሁ የራሳችሁን ስራ ከመስራት ውጪ ባንድ ላይ ተጣምራችሁስ የምትሰሩት ስራ ይኖራል?
0: እሱ ሰርፕራይዝ ነው ሲን ሞክራለሁ።
2: ሰርፕራይዝ አው
1: እንግዲህ ያው ለዝግጅት ነው የመጣችሁ ትንሽ ያው አይቻው እንግዲህ ቦታውን ያሳያችሁ እንደሆነ እስራኤልን ነው የገለጻችሁ ልድዳ ጥሩ ነው። እንደው ለእስራኤል አሁን ለሚመለከተው ለህብረተሰቡ ምታቀርቡት ጥሪ አለ በዘርፉ በሙዚቃ ዝግጅታችሁ ዙሪያ?
0: ያ የመጣ ነው እንግዲህ እንዳጋጣሚ ሆኖ ለኢትዮጵያውያንም አዲስ አመት ነው ቁጣጣሽ ነው ለእስራኤላውያንም የዘመን መለወጫ እንደሆነ ሰምተናልና ድርብ አመት ባል ነው። እኛ እንግዲህ ቤተሰቦቻችንን ትተን እዚህ ቤተሰብ አለን ብለን በዓላችሁን ልናደምቅ አብረን ጥሩ ጊዜ ልናሳልፍ መተናል። ስለዚህ ነገ አርፍ ዴሪካ ሚካቬቭ 8 ቋንቋም ለምደናል
1: ለመጨረሻ እንጠይቅ ነው።
0: አዎ ሪሾሌን ሲሆን ስራችንን የምናቀርብ ይሆናል። ሁሉም ሰው መጥቶ ከኛ ጋር ጥሩ የበዓል ድባብ ፈጥረንለት ጥሩ ቀን አሳልፈን እንድንሄድ በዚህ አጋጣሚ ጥሪያችንን እናቀርባለን።
1: ወሬ ብቻ እንዳናበዛ እስኪ ሌላ ዜማ ጋብዙ።
2: እሺ ዋክስ ጋብዙ እስኪ
0: ሁሉ

0: ስንት?
1: ዋው! አለ ወይ እንደዚህ የተዘፈነለት?
0: ኮርስ
2: የስ የስ
1: ዋው! ቆንጆ ነው። ሰባው ነገር ደስ ይላል። እስኪ ለማንተ
3: እሺ አበቀለ ወሎ መለሎ ጠምባለል መለሎ መለሎ ምን ቸግረዋል መለሎ አባ መስጠቱ ወሎ መለሎ አበቀለ ወሎ መለሎ ጠምባለል መለሎ መለሎ ምን ቸግረዋል መለሎ አባ መስጠቱ ወሎ መለሎ ደሞ ደሞ እንደገታው መስጂድ እንደላሊበላ ደሞ ደሞ እናትና አባትሽ ያነሱሽ በመላ

0: nai aranai nai nai nai aranai nai nai aranai nai nai nai aranai nai nai walloyewa walloyewa walloyewa walloyewa ancholloye. አመሰግናለሁ።
1: ዋው በጣም ደስ ይላል።
2: በኔ በበኩሌ ለጠይቃችሁ ዛሬ እንደው እስራኤል ሀገር ካስደነቀችሁ ነገር ካያችሁት አንዳንድ ብትሉንስ?
3: እስራኤል በቃ ማለት ስንሄድ የሆነች አነስ ያለች በጣም ስብስብ ያለ ቤት ይቻላል። ከዛ ደግሞ በዜና ምናቃት ዓለም ሁሉ የሚያውቃት ትልቅ ህዝብ ያላት ለኛ እንደ ቤታችን የምናያት ከዛ ደግሞ ታሪካዊ ቦታዎችን سنጎበኝ ሞር አታችመንት እንዲኖር ስፒሪቹዋሊ በጣም አታችድ እንድንሆን ያደረገን ስሜት አለና ሃያል ህዝብ በቃ ማለት ምን ያህል የተባረኩ ሰዎች ቢሆኑ ነው በእንደዚህ አይነት እንዲጠብብ ያለች አነስ ባለች ሁኔታ ውስጥ የኖሩ ዓለም ላይ በዚህ ደረጃ ሃያላን ይሆኑና እሱም ባይናይቱ ኤክስፒሪየንስ ማድረግ ለኔ ብዙ ስሜት አለውና ሶ ሞሮፍ ስፒሪቹዋሊ ሆኖ ነገር ላይ ኮኔክሽን እንዲኖረኝ አድርጎኛልና የምር ፓወርፉል ነው ያ
1: አምሰግናለሁ። አንተስ ይየምቃ
0: ለሊ ያለችው ሙሉ ለሙሉ ሼር አረጋለሁ ወይም ስማማለሁ። በተጨማሪ ግን ከስፒሪቹዋልና እንደዚህ በመግናን ውስጥ በመኖር ውስጥ ግን ትልቁ ለሰን ወይዘሩን ስታዩ መሬቱን ስታዩ እናምን በዚህ ሁኔታ በዚህ ደረጃ ማደግ መቻል የሥራ ባህልን ጥንካሬን በቃ ተስፋ ለመቁረጥ ነው እስቲ ሲሰማኝ ነበርው ያ ነው ከወንድሜ ጋታች ወርደ ነበርና ወይዘሩ በጣም ኃይለኛ ነው መሬቱ አ በዛው እንደዚህ መስራት ማደግ ከተቻለ እኛ ኢትዮጵያን ደሞ ልናስብበት ይገባል።
1: ሰምልበለ ሱ መማራለባት ኢትዮጵያ
0: በጣም በጣም
1: እንት የተፈጠረው ሀብት ይያለ
3: አው
1: ብዙ አልተሰራበት ነገር አለ
3: ያ ይሄኛ አርቱ እንዳለ ሆኖ አሁን ዊ ዊሽ ትናንት ስቱዲዮ ነበርናን ቆንጆ ስቱዲዮ ነበርንና በስቱዲዮ ደረጃ እንደዚህ እኛ ሪሄርስ ለማድረግ ትሬኒንግ ለማድረግ ነበር የገባነው በዚህ ደረጃ አሪፍ ነገር ስታይ እኛ ኢትዮጵያ ገብተን የሚኖሩን የሪሄርሳል ቦታዎች ወይም ለሙዚቃ የምንሰጣቸው ትልቅ የሪኮርዲንግ ስቱዲዮ እንኳን በዚህ ደረጃ የለም ኢትዮጵያ ላይና ስንሄድ ለሀገራችን እንቀናለን እሱን ነገር በአርቱ ዙሪያ ማለት ነው። ግን እንደ ሀገር ደግሞ ማለት ነው እንደ ድል ሆኖ የኛ ፓስፖርት ብዙ አያዞርም እንጂ የምር የሥራ ባህሉ ደግሞ ለወገን ያወራን ነበር ብዙኛ እንጠይቅ ነበርና መንግስት በራሱ ለህዝቡ ያለው ፍቅርና ለህዝቡ ያለው አለኝታነት የሚያስቀና ነው። ሶ ህዝቡም ለመንግስት ታማኝ ነው መንግስትም ለህዝቡ በጣም ታማኝ ነውና ብዙ ነገሩን ኤክስፒሪየንስ ብናደርግ ሼር ብናደርግ ጥሩ ነው። ለዚህ ደግሞ በርካታ ኢትዮጵያ ህዝብ እስራኤል ሀገር ስላለ ወደኛ ስትመጡ ቴክኖሎጂያችሁን ፍቅራችሁን መተጋገዙንና ሙያችሁን ደግሞ ሼር
1: አንልኩም ብዙ ግንኙነት
2: አለ አሁን
1: ብዙ ግንኙነት አለ በእስራኤልና ኢትዮጵያ መካከልና ጥሩ ነው። እንደው መጨረሻ በሙዚቃ ይወጣችሁ ያጋጠማችሁ የሚያስቅም ሊሆን ይችላል አዲስ አመት ነውና ብታካፍሉ።
3: ያ አዲስ አመት ለሁለተኛ ጊዜ ነው ለልጆቼ ፕሮሚስ አድርጌ ነበር የዛሬ 2 አመት እንቁጣጣሽ አብራቸዋል ነበርኩም በስራ ምክንያትና ዘንድሮ ሁለተኛ ጊዜ ነው በቃ ሁለተኛ ሊድባቸውም ብዬቸው ነበርና ለኔ እንቁጣጣሽ በጣም ልዩ ስሜት አለው። ከቤተሰብ ጋር ሆነ ስታሳልፈው ከኢቡ ጀምሮ አዲስ ልብስ ተገዝቶልን ድሮ ከልጅነቴ ጀምሮ ያችን ያሳልፍኳት ነገር ልጆቼም ልምድ እንዲያረጋት ልብስ ገዝቼ ምናምን ማታ ያሳይቻቸው ፋትስኪ ልብስ ባክተው እንዲያድሩ ምናምን አረጋለሁና ጋጣማይ ላይሆን ይችላል ግን በቃ ሚስ ማረግ አልፈልግም ግን ደሞ እንጀራ ነው እዚ ደሞ ቤተሰብ አለ ማለት ነው። እናንተም ብለ መተናል ስለዚህ ነገ እንዳትቀሩ ለማለት
0: በሚገባ አይቀሩ
1: ሲዩመስ
0: ገጠመኝ ብዙ ገጠመኝ ይኖራል።

0: እንዴት መሰለክ ደሞ ሽልማት ተሻሽሏል በርግጥ ታክስ አይብን እንጂ ላይክ እንደዚህ አሁን የተጠቀደ የታሰረ ብር ነው እንደዚህ ተፈቶ እንደዚህ እንትን የሚለው አፕሪሼት ያደርጋሉ ሰዎችና ልክ ብትን ይላል እኔ ላይና ከስር ልጆቹ ቢያንስ 10 ምናምን ይሆናሉ እንዳለ ለክሞ በዚህ ትጀርታቸው ትንም በዚህ ያዙ ምናምን ከዛ እንትን አለ ሳውንድ ማን አለ እና እያያቸው እያያቸው በጣም ትችግር ዶላር እንደዚህ ሲል ይህን አትወስዱት እኔ በቃ እየዘፈንኩ እኔ ተዋቸውና ከዛ የኔ ጓደኞች ሌሎች አሉ ጥግና ጥግ የትም አይሄዱም ይላሉ በጣም ነው ያሳቀኝ እና ፋይናሊ ልክ ዶላሩም እንደዚህ ይህን እንኳ ተወስዱት እና ይህን እያያሉ እና ሳውንድ ማን በቃ መቼም አዲስ ሚሞሪ ነው በጣም ነው ያሳቀኝ በጣም
1: ጥሩ
0: ፋይናሊ ግን ተቀብሏቸዋልርቅ ተባሉ ወላጆቻቸውም ስላሉ እየሳቁ ነበር ከዛ ልጆቹ መለሰው አልገባቸው ልጆቹ አያውቁም እንደዚህ ሲሸለም የጥሩ ቤተሰብ ልጆች ናቸው እና እንደዚህም አያውቁም ስብስብ እንደዚህ በቲሸርታቸው ወጥረው እንደዚህ አይገጠ
1: ይገርም ነው እንግዲህ ግብዣችን አክብራችሁ ስለመጣችሁና ከኛ ጋር ለነበራችሁ ቆይታ በጣም ነው እናመሰግን ዝግጅታችሁ የተሳካ እንዲሆን እንመኛለን ላይቸውም ለታችንም በጣም ነው እናመሰግን
0: እናመሰግናለን
2: ያ እናንተም እንግዲህ የሬዲዮም ተናንተናም ቴሌቪዥን ላይ ገብተን ነበርና ሰፊውን የኛ ማህበረሰብ እንድንገናኝ ይሄንን ሜንስትሪም ሚዲያ አግኝተን ከሰፊው አድማጭ ጋር እንድንገናኝ ስላደረጋችሁን በጣም እናመሰግናለን እንግዳችሁም ስላደረጋችሁ እና መሰግናለን ያው የመጣ ነው የነገውን ኢቨንት ሞር ደሞ ነገ ምሽት የአዲስ አመትን የዘመን መለወጫን ቆንጆ ጊዜ አብራችሁን እንድታሳልፉ
1: በጣም እናመሰግናለን ይልሳካይ ይሁን መልካም ጊዜ
0: እናመሰግናለን
1: ያው እንግዲህ ግንኙነታችን ይቀጥላል ከአሁን በኋላም እንደዋወላለን ጥሩ ቀጥሉበት ደስ ብሎናል
0: እናንተንም እንደዚህ ጋብዛችሁን ላይክ ፋሚሊ የምር ውጭ ሀገር ነው ብላ ታስብ እና በጣም ነው የምንወዳችሁ በጣም አገር አላማጅ ፍቅር የሆናችሁ ሰዎች ናችሁ እግዚአብሔር ነው ማለት በተጨማሪ አቡጌራ ኢቨንት እና አዲስ አብጅ በጣም ምርጥ ወንድሞች እና ያ ነው በደንብ የሚገርሙ ልጆች ናቸው እና አይቸው ወንድማችን ትንሽ ክፍያ ይጠይቃል ብዙ ጊዜ እሱ አስቸግሮናል እንትን ትርጉም እያስከፈል ሰዓት እዚህ ሰዓት ውድ ነው ይለናል ትንሽ እስካሁን አልተቀበለንም ግን ጥያቄው ያው በጣም መጨረሻ ላይ እንዳትወጡ ካላለን ከሀገር እንዳትወጡ ካላለን በጣም ምርጥ ልጆች ናቸው በጣም ከምል በላይ እግዚአብሔር ነው ምለና እጅግ እናመሰግናለን አቡጌዳ ኢቨንቶችን እናንተንም እህታችን ራሱ በጣም ከባድ ባለስልጣን ነች በኋላ ስናቅ በጣም አክብረናል እኛን ለማግኘት ጊዜ ሰጠሽናል እንወድሻለን በጣም ነው እናመሰግናችሁ ነገ እንዳትቀሩ እስራኤል ያላችሁ ወዳጆቻችን እስከዛሬ ቴክስት ስታረጉልኝ የነበሩት ጎበዝ በርታ መጥቻለሁ ከቀራችሁ እንተዛዘባለን እንወዳችኋለን ኑሩልን
1: በጣም እናመሰግናለን
3: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው አሁን ደግሞ ከወይዘሮ የሻምበል ታከለ ጋር እንወያያለን እንግዲህ በበዓሉ ዙሪያ ወይዘሮ የሻምበል ስልክ መስመራችን ላይ ነበሩ አሁን ግን እያየሁ አይደለም መስመሩ ትንሽ ሳይቋረጥ አልቀረም እንደገና እስኪ እንደውልላችኋለን ሙዚቃ

0: ወይዘሮ ሻምበልን እንደገና አግኝተናቸዋል። ጤና ይስጥልን ወይዘሮ ሻምበል እንደምን አመሹ?
1: ጤና ይስጥልኝ ወይዘሮ ወርቅነሽ።
0: አዎ ሰጠኝና እኔን እንግዲህ ባጭሩ እንኳን አደረሶት ምናነጋግሮት እንኳን አደረሶት ሻናቶባ።
1: ሻናቶባ ለእናንተም ለራዲዮን ሰራተኞች በጠቅላላ ለምሰሩት

0: እናመሰግናለን። ያው እንደው ደስታውስን ነው ከታላላቆቹ በየጊዜው ባሉን የነበረውን መማር ስላለብን እንግዲህ ካላችሁ የተወሰኑ እናቶች መካከለ እርሶ አንዷ ኖትና እንደው ባሉ እንዴት ነው እንዴት እየተቀበሉት ነው ድሮን እስትዝታ ያስታውሳለሁ?
1: አመሰግናለሁ ወይዘሮ ወርቅነሽ። መጀመሪያ ደረጃ ደግሜ ደጋግሜ ሸናጦ ባላችኋለሁ። በእውነት ምሰሩትና ምታገለግሉት አገልግሎት በጣም ይህ ነው አይባልም። እንግዲህ ባላቱ ያው ጠቅለል ባለመልኩ ያው እናቶች፣ አባቶች፣ ካህናቶች፣ ትላልቆች ያቆዩልን የሰጡን ሁሉንም ነገር በትላልቆቹ ነው የተቀበልን። እነሱ ደግሞ ያው በትላልቆቹ የተማሩትን የያዙት ይሄን ነው እና በዚህ ያው ሮሸሻና ነው የሚባል በኢትዮጵያ ገና ስንኖር ያው ብርሃን ሰረቀን ተብሎ ነው የሚጠራ እና ይህን የመሰለ ነው። ሙሳይቱ ተጠላው፣ ተድግሱ፣ ተርዱ፣ ተሁሉ በጣም መሰል የለውም። ከዚህም ደግሞ ይበልጥ ይበልጥ ሆኖ ነው የሚደገስ።
2: ምን ልዩነት አለው ወይዘሮ የሻምበል ከኢትዮጵያ ሲከበርና እዚህ ሀገር ሲከበር ልዩነት አለ የሚያስተውሉት ወይስ አንድ አይነት ነው?
1: እንግዲህ ከኢትዮጵያ ልዩነትም አለው ልል ይችላለሁ። ከዚህ ሁሉ እኩል የሆነ ነው። ሁሉ እኩል ነው። ሁሉም ያጣው የለም። አንዲት ሴት በራሴው ልመስል አንድ በግ ይዤ ነው የምቀመጥ። ከሁሉም ቤት አንዳንድ በግ ይዞ ነው የሚቀመጥ። በኢትዮጵያ ግና ያላቸው ደግ ሰው የሚጠሩ ይዘክሩ ሁሉ አይዘክረውም፣ ያላቸው ይዘክሩታል፣ ያርዳሉ፣ ይጠራሉ፣ ያስተናግዱታል። ያው ዛሬ የአያ አንቶኒያ የእነ አያ አንቶኒያ የአባ አንቶኒያ ዝክር ነው። ብርሃን ሰረቀን ይባላል። ያነ ደግሞ የሌለው ደግሞ ያው እንዳቅሙ ፍቄን ጠላውን፣ ገንቦ ጠላውን፣ ዳቦውን እንዳቅሙ ያለው ከሌለው ጋር ተጋርቶ ያርዳል። ደግሞ አንድያውን የሌለው ደግሞ ደሮውን ምኑን አደር አርጎ ያሳልፋል። ይባላቱን ለምን ነው ያም ይሆን? የፊቱ ያለቀ ነው፣ የኋላው ያልደረሰ ነው። መስከረም ወር ነው ዛሬ። ያው ለምለም ነው፣ እሸት ነው። ያው መሀሽለው ሌላም እሸቶች ናቸው። ምርት የለም፣ አልደረሰም፣ ገና ነው። ከዚህ ግና በእውነት እግዚአብሔር የተመሰገነ ይሁን። ሁሉ ተሁሉ ተቤቱ የያዘ ነው። ተሁሉ ቤት ያለ ነው እና ሁሉ ይዘክረዋል። እዚህ ሁሉ ይዘክረዋል፣ እዚያ ግና ሁሉ አይዘክረውም። በዚህ ልዩነት አለው። ባላቱ ግና የተመሰገነ ይሁን፣ በጣም ደስ ይላል። ከዚያም እንደ ልብ ነው። የከሌ ጥሪ አለ፣ የከሌ ጥሪ አለ ብለው ይሆናል። እንሄድ ነበር፣ እንጠራ ነበር፣ እናረግ ነበር። እዚህ የተነሳ ግና ይኸውን ብርሃን ሰረቀን ደክቶ ያው ታስተራ ያስተራይን ደግሞ የሚያርዱ የሚዘክሩ ነበሩ። እዚያው ግን ባለመጸለትን የመጀመሪያውን ባለመጸለት እኔው ራሴ ዘክራለሁ። ለምን? እርግጥ እኔ ያደግኩባት ቦታ ወግሎ ትባላለች። ካህን የለንም፣ ቄስ የለንም። አባቶቻችን አምቦ በር ነው ቄሱ። አምቦ በርና ወግሎ አተራራቅም ከዚያ ነው ብሎ የሚመጡ ነፍሳቸውን የማረው ሁሎችም አልፈዋል። እነ ቄስ አዳነ፣ እነ ቄስ ዳዬ፣ እነ ቄስ አመሀ እነሱ ጋር ቁጭ ብለው ሲያወጉለው ተመካክረው መጥተው ከዚህ ከቤተሰባቸው ምክር ይሰጣሉ። በዛን ጊዜ እኔ ልጅ ነኝ፣ እኔ ለትላልቆች ይቀበሉ ምክር እንጂ እኔ ምንድን ነኝ? ኋላ ግና እግዚአብሔር ሲወደኝና አምላክ ሲፈቅድልኝ ትዳሬን ከቄስ ጋር አረሩ። ትዳሬን ከቄስ ጋር ሲሆን ግን ብዙ ትምህርት ወሰድኩ። ብዙ ትምህርት ወሰድኩ። ያው በሙሉ ስልሳ ነው የተዳርኩኝ። ከዚያን ይዤ ግና እስካሁን እዘክራለሁ ባለመጸለትን። ባለቤት ይዘውት ቆዩ እዘክራለሁ፣ የተመሰገነ ይሁን። የባላትን ህግ የባላትን ሁኔታ አውቃለሁ። ይህን የመሳሰለ ነው።
0: አዎ፣ በጣም ጠንካራ እናት ኖት። እንግዲህ እስራኤል ሀገርም ወልደው ቄስ ልጅ ያወጡ እናት ኖት። ቄስ ኤፍራይም ሌቪ እናት ኖት እርስዎን። ያው በእርግጥ ብዙ አድማጮቻችን ያውቃሉ። ጥሩ ነው፣ በጣም ይደነቃል። ቄስ ልጅ እዚህ ሀገር ወልዶ ዕብራይስጥ ተናጋሪ የአማርኛ ተናጋሪ ቄስ ልጅ ማሳደግ እንደው እኔ ቀላል ነው ብዬ አላስብም በጭራሽ። ግን የእርሶ ልምድ ለሌላው እንደው እንዲተርፍ ነው የምናነሳው፣ ሌሎችም የእርሶ ልምድ እንዲወስዱ። በአጋጣሚ ለህዝብ እስራኤል ምን ይመኛሉ በዚህ በበዓሉ? ከመሰናበታችን በፊት በመጨረሻ ምን የሚሉት ነገር አለ
1: ለህዝብ እስራኤል? እንግዲህ አገሯን ሰላም ያርጋት። ቀላል አይደለም በእውነት። ኮሮና ደክቶ እስካሁን ሰዓት ቀላል አይደለም። 3 ዓመት የሚሆን ኮሮና ወንድማማች ተለያይቶ፣ እህታማች ተለያይቶ፣ እናትናች ተለያይቶ ሳይቀበር ቀርቷል። እዚያ ወዲህ ደግሞ ብዙዎች ወንድሞቻችን፣ ልጆቻችን፣ ወታደሮቻችን አጥተናል። እነሱንም ደግሞ ያው እግዚአብሔር ያጥናቸው። ወላዶችን ባላቸውንም ያጡ ልጆቻቸውንም ያጡ እግዚአብሔር ያጥናቸው። በአሁኑ ጊዜ እንዲች ዓመት በዓል ሲመጣ በጣም የምን ያህል እንደሚሰማቸው አውቃለሁ። ወላድ ነኝ። የልጅን ሁኔታ ምንም በዚህ ሀገር ባይሆን በዚያ የደረሰኝ አውቃለሁ። አንጀት ክፉ ሰው ነው። የሰው ልጅ ቆጣሪ ነው። የሰው ጓደኛ ቆጣሪ ነው። እግዚአብሔር ያጥናቸው እላለሁ። አገሪቱን ሰላም ያርግልን፣ መንግስቱን ያጥናናልና። እግዚአብሔር ያልመረጠው አይመረጥም። እግዚአብሔር የመረጠውን ይስጠን። ህዝቡ ደግሞ እግዚአብሔር የከርሞ ሰው ይበለው ይበለን፣ ሁላችን ይጠብቀን፣ ህጉን ምን ከተል ያርገን። አባቶቻችን ተካህናቶች፣ ተአባኖች በእውነት እግዚአብሔርን መለመን ቀላል አይደለም። በጣም በጣም ደስ ይላል በዓላቱ ማለቴ ነው። እና ይህን የመሰለ ነው ልንሻል። ወይዘሮ ወርቅ ነሽ?
0: እሺ፣
2: መልካም በዓል። እናመሰግናለን። ደህና የሆኑ መልካም አዲስ ዓመት።
1: አሜን፣ አሜን፣ አሜን። ለሁሉ ለእስራኤል በሙሉ ሻና ጾባ መልካም ደስ የሚል ዓመት ያርግላችሁ ያርግልና።
0: እሺ፣ መልካም አዲስ ዓመት። ሰላም ይሁኑ።
1: አሜን፣ አሜን፣ አሜን። ሰላም ሁኑ።
2: እሺ፣ ደህና የሆኑ
1: አሜን፣ አሜን።
2: መልካም በዓል። አሁን ደግሞ የቅድስት ሀገር ኢየሩሳሌም ሊቀ ጳጳስ ብፁዕ አቡነ ናትናኤል በስልክ መስመራችን ይገኛሉ። ጤና ይስጥልን። እንደምን አሉ አቡነ ናትናኤል?
3: ጤና ይስጥልኝ። እንዴት አላችሁልኝ?
2: ደህና ነን። እንኳን አደረሰዎት ለኢትዮጵያም ለእስራኤልም አዲስ ዓመት።
3: እንኳን አብሮ አደረሰን። መልካም አዲስ ዓመት። ሮሽ ሀሻና ናባ ራና ቶባ
2: ቋና ብሮ አደረሰን። እንግዲህ የኢትዮጵያ አዲስ ዓመት የሚከበርበት የራሱ ምክንያት አለው። እንደው በዝርዝር የሚያልቅ አይደለም፣ ግን አጠቃላይ እንደው ከሌሎች ሀገራት አከባበር ለየት የሚያደርገው ምንድን ነው? የኢትዮጵያን
3: ኢትዮጵያ እንደሚታወቀው የራሱ የሆነ ፊደል፣ የራሷ የሆነ የዘመን መቁጠሪያ ያላት ሀገር ናት። እርግጥ ዘመን በተለያየ ዓለም ወይም የዘመን መቁጠሪያ የሌለው ሕዝብ የለም እና እኛን ደግሞ ኢትዮጵያውያን ከእስራኤላውያን ጋራ የተያያዘ ነው። እንደሚታወቀው ኢትዮጵያና እስራኤላውያን ከንጉሥ ሰሎሞን ጊዜ ጀምሮ እጅግ በጣም የሆነ መቀራረብ በሃይማኖት፣ በባህል፣ በአመጋገብ፣ በመሳሰሉት ነገሮች ብዙ የሚመሳሰሉባቸው እና አንድ የሚሆኑባቸው ነገሮች አሉ ኢትዮጵያና እስራኤላውያን እና በዘመንም እንደዚሁ አንዳንድ ጊዜ ሁለት ሳምንት አንዳንድ ጊዜ ሶስት ሳምንት አንዳንድ ጊዜ ከዚያም የበለጠ ይሆናል። ዞሮ ግን አንድ ወር ላይ ነው ሁሉም ዘመናቸውን የሚለውጡት። በኢትዮጵያ አቆጣጠር ዛሬ 2019 ነው የምንቀበል።
2: ዛሬ ምሽት
3: በዚህ ደግሞ 5787 ዓመት እንደሆነ ያው አይቻለሁ። የፍጥረታት ፈጣሪ የዘመናት ባለቤት እግዚአብሔር እንደው በዚህ አጋጣሚ ለቤተ እስራኤላውያን ኢትዮጵያውያን ለሌሎችም ይህን ድምፅ ለሚሰሙ ሁሉ እግዚአብሔር እንኳን ለ5787ኛው አዲስ ዓመት በሰላም አደረሳችሁ ለማለት እወዳለሁ። እግዚአብሔር ሁልጊዜ አዲስ ስለሆነ ለፍጥረቱ ሁሉ ዓመታትን ዘመናትን ይሰጣል ያፈራርቃል። ነቢየ እግዚአብሔር ዳዊት በመዝሙር 65 ላይ ቁጥር 11 ላይ እንደተናገረው እግዚአብሔር ቸር ስለሆነ በቸርነቱ ዓመታትን ያቀዳጃል። እና እንግዲህ በዚህ በዘመን መለወጫ እግዚአብሔር ለሰው ከሰጣቸው ልዩ ልዩ ስጦታዎች አንዱና ዋናው ስጦታ ዘመን ነው። እንደሚታወቀው ዘመን ሲለወጥ ሁሉም ይለወጣል። ሕፃን የነበረው ወጣት፣ ወጣት የነበረው ማዕከላዊ፣ ማዕከላዊ የነበረው ሽማግሌ ይሆናል። ዘመን አንዱን ያሳልፋል፣ ሌላውን ደግሞ ይተካል። እንዲሁ ዘመን በተፈራረቀ ቁጥር ብዙ ነገሮች ይፈራረቃሉ እና የዘንድሮውን ደግሞ ልዩ የሚያደርገው የኢትዮጵያውያንና የእስራኤላውያን አዲስ ዓመት በአንድ ቀን መዋሉ ነው። ይህም ደግሞ ልዩ የሆነ ትስስራቸውንና አንድነታቸውን በሚገባ ያስገነዝባል ማለት ነው።
0: እንደው አባ በጣም ይገርማል። ይቀራረባል የሶስት ቀን የአራት ቀን ልዩነት ወይም ቀደም ብሎ እርስዎ እንዳሉት ሳምንት የሳምንታት ልዩነት ነበረው እንጂ አንድ ላይ ሲውል እኔ አሁን መጀመሪያ ነው እንግዲህ የማውቀው እንግዲህ በዓሉን ሳከብር ጀምሮ ባለው ዓመታትና የተለየ ትርጉም ይኖረው ይሆን? በኢትዮጵያ ዘመን አቆጣጠር እንዲህ ከእስራኤሉ ዘመን አቆጣጠር ጋር አብሮ የሚወጣበት ለምሳሌ ጳጉሜ በስንት ዓመት አንድ ጊዜ አምስት ወይም ስድስት የሚሆንበት ስድስት ወይም ሰባት የሚሆንበት ጊዜ አለና ያ ይታወቃል። በኢትዮጵያ ዘመን አቆጣጠር መቁጠሪያ መጽሐፍ ይመስለኛል እንግዲህ እርስዎ እንዲያስረዱን ነው። ከእስራኤል ዘመን አቆጣጠር ጋር አንድ አይነት አንድ ቀን የሚወጣበት ጊዜ ሲታወቅ ይሆን?
3: ይታወቃል። እሱ ምንድን ነው? ባህረ ሀሳብ የሚባል የዘመናት መቁጠሪያ ትምህርት ወይም መጽሐፍ አለ። ያ አንዳንድ ጊዜ በሰባት ዓመት አንዳንድ ጊዜ ደግሞ በአስራ አራት ዓመት ከዚያም ሲያልፍ ደግሞ በአርባ ምናምን ዓመታት ላይ እንደዚህ ነገሮች ይመጣሉ። አንድ ቀን የሚውሉበት ማለት ነው። እና ትልቁ ነገር የእስራኤላውያንንና የኢትዮጵያውያንን አንድነት አጉልቶ ያሳያል። ይህ ማለት ነው ዘመን አቆጣጠራችንም፣ አመጋገባችንም፣ አለባበሳችንም በአጠቃላይ ብዙ ነገሮች ሁሉ የተያያዙ ናቸው። ምናልባት ትኩረት ስለማንሰጣቸው እና ትኩረት ሰጥተን ስለማንይዛቸው ነው እንጂ ብዙ ነገሮች አንድ ናቸው። እና ይህም ከሰባት ዓመት አንድ ጊዜ ወይም ከአስራ አራት ከዚያም በላይ ደግሞ በባህር ሀሳብ አቆጣጠር ልክ ይሄ ቼክሮስ ኬንትሮስ የሚባሉ ደቂቃዎች አሉ እና በዘመን አቆጣጠር የሚመጣ ነው ማለት ነው።
2: እዚህ ላይ ቅድም ዘመን ያልፋል ብለዋል፣ አንዳንዴ ያረጃል ይለወጣል ብለዋል እና ዘመን ነው የሚለወጥ ወይስ እኛ ነው እያረጀን የምንሄድ? እንግዲህ ጊዜ ያው ይፈራረቃል እንጂ ያው ትላንት የነበረው ነው ዛሬም የሚመጣ ዛሬም ያለው ነው ነገ የሚተካና ጊዜ ያረጃል ወይ?
3: ጊዜ አያረጅም። ጊዜ ሁልጊዜም ቢሆን አዲስ ነው። ለምንድን ነው የማያረጀው? እግዚአብሔር ነቢዩ ኤርምያስ ማለዳ ማለዳ አዲስ ነው ይላል እግዚአብሔርን። እና ታምራቱም መንክራቱም ብዙ ነው። እግዚአብሔር ሁልጊዜ አዲስ ስለሆነ ስለማያረጅ የዘመናት ሰውን ያስረጃሉ እንጂ ዘመን አያረጅም። ግን አንድ የነበረው ሁለት፣ ሁለት የነበረው ሶስት እያለ በአሁን ቅድም እንደተነጋገር ነው በኢትዮጵያ 2019 በዚህ ደግሞ ያው ቅድምም እንዳልነው 5787 ዓመት ነው። አሁን የተለያየ አቆጣጠር ይኖራል። የሃይማኖቱ ምናልባት አቆጣጠር የተለየ ይኖራል ብዬ አምናለሁ በዕብራውያን። ሌላ አይነት አቆጣጠር፣ ሁለት አይነት አቆጣጠር እንዳለ እረዳለሁ።
0: ያው በፊደል የተሰየመ ነው። በዕብራውያን ፊደል፣ በዕብራይስጥ ፊደል ይሰየማል ቁጥሩ።
3: ትክክል። እና ምንድን ነው ዘመናት መልካም እንድንሰራባቸው ከእግዚአብሔር ጋር ግንኙነታችንን የጠነከረ እንድናደርግባቸው ያምነውን ያለፈውን ዘመን አሁን ልናሳልፈው አንድ ቀን የቀረውን ዘመን እንዴት ነው ያሳለፍኩት? መልካም ስራ ሰርቼበታለሁ? ለሀገር የሚጠቅም ለራሴስ መልካም ስራ ሰርቻለሁ? ከእግዚአብሔር ጋር ያለኝ ግንኙነት ምን ይመስላል? በማለት ሰው ራሱን እንዲያይ ነው። አዲስ ዓመት ሲመጣ ልብሱን ብቻ አዲስ ማድረግ አይደለም። ሰው ራሱ ካልታደሰ ዘመን ያው ዘመን ነው። ቅድም ወንድሜ ተናግረዋል እንጂ እና ዘመን ያው ዘመን ነው። ሁልጊዜም አምና የነበረው ዛሬ ነው የሚመጣው። በሰባት ቀናት የዘመናት ዑደት አለ። የዕለታት ዑደት በሰባት ፍጹም ቁጥር ስለሆነ በሰባት ይፈራረቃል። የወራቱ ደግሞ በጨረቃ በፀሐይ ይቆጠሩ አሉ እና በፀሐይ ምንጊዜም ቢሆን 30 በጨረቃ 28 29 30 ይሆናል። እንዳንዱ 31 ሊሆን ይችላል።
2: ስለዚህ አሁን ካለው መረጃ አንጻር እስራኤላውያን ይሁዳውያን በጨረቃ ነው፣ ኢትዮጵያን ደግሞ በፀሐይ ነው የሚቆጥሩት። ምክንያቱም አይለዋወጥም የኢትዮጵያ ቆጠራ።
3: በፀሐይ ሲሆን አይለወጥም። ያው ምንጊዜም 30 ነው። በጨረቃ ሲሆን ግን ይለወጣል። እና ዋናው ምንድን ነው ዘመን ተለወጠ ሲባል ሰውም እንዲለወጥ ነው። ዋናው ትልቁ የዘመን ለውጥ ትርጉሙ ሰው እንዲለወጥ ነው። ሰው ከመገፋፋት ይልቅ መደጋገፍ፣ መተሳሰብ፣ ከመጠላላት ይልቅ መፋቀር፣ ከመለያየት ይልቅ አንድ መሆን፣ ራስን ለትልቅ ዓላማ ማጨት፣ ዛሬን ያለፈውን ዓመት እንዴት ነው ያሳለፍኩት ብሎ ለሚመጣው ዓመት ትምህርቱን ያቋረጠው በትምህርቱ፣ ንግዱን ያቋረጠው በንግዱ ለመቀጠልና ራዕይና ግብ ኖሮት ወደዚያ ለመድረስ በአዲስ መንፈስ የሚነሳበት ነው። ሰው ሲለወጥ ነው ዘመኑም እንግዲህ ተለወጠ የሚባለው እንጂ 2018 አለፈ፣ 2019 ያል፣ 2019 የሚያልፋል። ያ እንዲያ ማለት የዘመኑ እንትን ትርጉም አይኖረው። ስለዚህ ሰው መልካም ስራ እንዲሰራበት ነው ዓመታት እግዚአብሔር የሚያፈራርቀው።
2: በጣም ነው የሚያመሰግን። ጊዜው
3: ገደም በገውን ክረምቱ ሁሉ ያፈራርቃል እግዚአብሔር። ያ ሁሉ ለሰው ጥቅም ነው ነው።
0: አዎ እንግዲህ ሰፋ ያለ ጊዜ ኑሮን ሰፋ አድርገን ብንወያይ ደስ ይለን ነበር፣ ጊዜ ገደበን። በጣም እናመሰግናለን። መልካም አዲስ ዓመት ይሁንልዎት። ሻና ቶባ እንቁጣጣሽ።
3: ሮሻሻና ሻና ቶባ። መልካም አዲስ ዓመት ለእናንተ የሚሆንላችሁ። እግዚአብሔር ከእናንተ ጋር
2: ይሁንራችሁ። እናመሰግናለን።
0: ሰላም ይሁን። መልካም በዓል። የተከበራቸው አድማጮቻችን ስርጭታችን ተጠናቀቀ። መልካም በዓል ይሁንላችሁ። ነገ ጧት 6 ላይ እንደገና እንገናኛለን። የቴክኒክ ባለሙያችን ሄሌል ጉትማን ነበር። 9 ዘመንና ወርቅነሽ ቴንን እዚህ ያስተናግድናችሁ ስቱዲዮ። መልካም ሌሊት ሻናቶ